0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጥዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ቴት በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ደግሞ ሜይ 25 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ግንቦት 17 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሃይም ዛኪን ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመን ነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦችን ዶክተር ዘገባና ቃለ ምልልሶችን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደግ ይቀርባል።
2: ሰዓት ዘመና መሰግናለሁ። መልካም ቀን ይሁንልን። አርስተ ዜና በዩዳና ሰማሪያ ቀበሎች የሰፈሩ እስራኤላውያንና የደህንነት ሚኒስተር ኢታማር ቤንግቤር የሚፈጥሩትን ግጭት ስርዓት አልበኝነት ነው ሲሉም ፕሬዝዳንት ኢሳቅ ሄርጾግ አወገዙም። በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ በሚወነጭፋቸው ድሮን ቀላል አውሮፕላን የቦምብ ጥቃት የእስራኤል ተዋጊ ወታደሮች ሕይወት መስዋዕትነት እየከፈሉ ነው። ኢራንና ሀያሉ አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳን ለማንሳትና ማዕቀብን ለማንሳትም የታገደም ማዕቀብ የጣለ የኢራን ገንዘብ ለመልቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ ይበልጥ ተቃርቧል ተባለ። የአሜሪካም የስለላ ድርጅት የኢራን ከፍተኛ መሪ ማጅታባ ሐማናይ የሚንቀሳቀሰው ምስጢራዊ ከሆነም የውጭ ዓለም መዳረሻ በሌለው ውስን መሆኑን ገለጸ። ትናንት ምሽት በክኔሬት ሐይቅ አካባቢ የመሬት መንቀጥቀጥ እንደነበረ ተገለጸ። ይህ የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በይሁዳና ሰማሪያ ቀበሎች የሰፈሩ እስራኤላውያንና የደህንነት ሚኒስተር ኢታማር ቤንግቤር የሚፈጥሩት ግጭት ሁከት ስርዓት አልበኝነት ነው ሲሉም ፕሬዝዳንት ኢሳቅ ሄርጾግ አጥብቀው አወገዙም። ሚኒስተር ቤንግቤር ኃላፊነት ስለሌላቸውም ከስልጣን ማሰናበት ይገባል ብለዋል። ፕሬዝዳንቱም ንግግራቸውን እንዲህ በመቀጠል ሰፊው የእስራኤል ሕዝብ የተወሰኑ ሰዎች በጣት የሚቆጠሩ ሰዎች እየፈጸሙ ያሉትን ረብሻ ሁከትና ግጭት በትዕግስት አያሳልፈውም። በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ የሚወነጭፈው ድሮን ቀላል አውሮፕላን የቦምብ ጥቃት የእስራኤል ተዋጊ ወታደሮች የሕይወት መስዋዕትነት እየከፈሉ ናቸው። ትናንትናም ኩለቀን ላይ አራት መቶ አንደኛው የምህንድስና ተዋጊ ብርጌድ ጦር ወታደር በድሮን ቦምብ ጥቃት በሞት ተለይቷል። ኢራን እና ሀያሉ አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳ ለማንሳት እና ማዕቀብም ለማንሳት እንዲሁም የታገደ የኢራን በቢሊዮን የሚገመት ገንዘብ ለመልቀቅም ስምምነት ላይ ለመድረስ ከመቼውም ጊዜ ይበልጥ ተቃርበዋል ተባለም። በሁለተኛው ምዕራፍ ድርድር ደግሞ ሁለቱ ወገኖች የኒውክሌር ጉዳይ የበለጸጉ ዩራኒየም ከኢራን ለማስወገድ የሚያስችል ምናልባት ሰፊ ስምምነት ላይ ሊደርሱ ነው ተብሏል። ቃል አቀባያችን ጊሊ ኮሄን ትናንት ምሽት በካናዳ ሾ ዜና ፕሮግራም ላይ ጉዳዩን ከሚያውቅ ምንጮች እንደዘገበው ኳታርና ምናልባት ሌሎች የባህር ሰላጤ ሀገራት ስምምነቱን ተግባራዊ ለማድረግ የበለጠ ዋና ሚና ይጫወታሉ ተብለው ይጠበቃሉ። ፕሬዚዳንት ትራምፕ ትናንት ማምሻውን በማኅበራዊ ገጻቸው ላይ እንደጻፉት ከኢራን ጋር ስምምነት ላይ ከደረሱ ይህ ስምምነት ጥሩ እንደሚሆን በፕሬዚዳንት ኦባማ ከተደረሰው ስምምነት በተለየ መልኩ ለኢራናውያን ከፍተኛ መጠን ያለው ገንዘብና ለኒውክሌር ጦር መሳሪያ ክፍተ መንገድ ነው። ትራምፕ አክለውም ስምምነታቸውን ፍጹም የተለየ ነው፣ ነገር ግን ምንም አይነቶችም ወይም ምን እንደሆነ የሚያውቅ የለም ሲሉ ትራምፕ አክለዋል። ያሞኔ መጥፎ ስምምነት አላደርግም ብለው ተናግረዋል። የአሜሪካ ስለላ ድርጅቶች የኢራን ከፍተኛ መሪ ማጁታባ ሃማናይ የሚንቀሳቀሰው ምስጢራዊ ከሆነ የውጭ ዓለም መዳረሻ በሌለው በጣም ውስን እንደሆነ ተገለጸ። ይህ በሲቢኤስ ቴሌቪዥን ጣቢያ ተዘግቧል። እንደ ቃል አቀባይ ከሆነ ውስብስብ የሆነ የመልእክተኞች መረብ መረጃ ወደ ሃማናኢን እና ወደ የኢራን አገዛዝ መልእክት ለማስተላለፍ ሲባል በጣም የተደበቀ ምስጢር በመሆኑና በምንም አይነት በቴክኖሎጂ መገናኛ አውታርም አይነት አይጠቀምም። እንደ ቴሌፎን፣ እንደ ቪዲዮ፣ እንደ ቴሌቪዥን የመሳሰለም አይጠቀምም። በዚህ ለህይወቱ ስጋት ስለሆነ በጣም ተሰውሯል፣ ተደብቋል ይላል ዜናው። መረጃ ማስተላለፍ ላይ ያለ ችግሮች ስላለበት ነው አሜሪካና ኢራን አገዛዝ በሚያደርጉት ድርድራቸው ጊዜ እንዲጓተት ምክንያት እንደሆነ ተገልጿል። ከኢራን ጋር እየተቋጨ ያለው ስምምነት በሰሜኑ እስራኤል ከሂዝቡላ ጋር እየተካሄደ ባለው ጦርነትን ባስመለከተ ለእስራኤል አስጊ መሆኑን አንድ የእስራኤል ከፍተኛ ባለስልጣን ተናገረ። ባለስልጣኑ እንደገለጸው በደቡብ ሊባኖስ በግጭቱ መስመር ላይ ካሉት የባለስልጣናት ኃላፊዎች መካከል አንድ ትናንት እንደገለጹት ሽጠውናል ሲል ተናግሯል። ይህንን የዘገበው ሮቢ ሐምራሸለግ በካን ዜና ላይ ነው። የክነሴት የገንዘብ ኮሚቴ ነገ በይሁዳና በሰማርያ ቀበሌዎች ለሚኖሩ እስራኤላውያን የቀረጥ ጥቅማ ጥቅሞች ለመስጠት ውሳኔ ይሰጣል ተብሎ ቢጠበቅም በሰሜኑ ክፍለ ሀገር በጦርነት አቅራቢያ ለሚኖሩ እስራኤላውያን በተያዘ ጉዳዮች ላይ እንደማይወያይ የሰሜኑ ባለስልጣን ኃላፊዎች መበሳጨታቸውን ተዘግቧል። የኮሚቴው ሊቀመንበር የሆኑት የሊኩድ ፓርቲ አባልና የገንዘብ ኮሚቴ ሊቀመንበር ሃኖክ ሚልቦዝኪ በሰሜኑ ከሚገኙ ደጋፊዎች ጋር ትናንት ቢገናኙም ከግጭቱ መስመር ፎርም ኃላፊዎች ጋር ግን አልተገናኙም። ትናንት ምሽት በክኔሬት ሐይቅ አካባቢ የመሬት መንቀጥቀጥ እንደነበረ ተገለጸ። ክብደቱ፣ ጥንካሬ፣ የመሬት መንቀጥቀጥ ኃይሉ በሬክታር መለኪያም 3.5 ያህል እንደነበረም የጂኦሎጂስቶች የመሬት ውስጥ ከርስ ተመራማሪዎች አስታውቋል። በሰውና በንብረት ላይ ምንም ጉዳት አልደረሰም። በሰሜኑ በጎላን ኮረብታ ዛሬ ጠዋት ወታደራዊ ልምምድ ይካሄዳል። የልምምዱ አንድ አካል የጸጥታ ኃይሎችና ተሽከርካሪዎች እንቅስቃሴ የሚኖር ሲሆን በአካባቢው የተኩስ ድምፅና የፍንዳታ ድምፅ ይሰማል። ልምምድ የዓመታዊ የስልጠና መርሃ ግብር አካል ሆኖም አስቀድሞ ታቅዶ የነበረ ሲሆን የጸጥታ ችግር አይፈጠርም የሚል ስጋት የለም ይላል መከላከያ ሰራዊቱ። የአየር ጸባይ ትንበያ በዛሬ ሰኞ በዋናነት በተራራማ በከፍተኛ ቦታዎች እና በመሃል ሀገር የሙቀቱ መጠን ይጨምራል። ነገም ከዛሬ ነገ የሙቀቱ መጠን ይጨምራል በመጠኑ። ከዛ ሲቀጥል ወደ ሮብና ሐሙስ ከሰነበተው ተመሳሳይ ይሆናል። ሙቀቱና ቅዝቃዜ ዛሬ በዲግሪ ሴንቲግሬድ ቴልአቪቭ እና አካባቢዋ፣ ኢየሩሳሌም ከተማና አካባቢዋ 24 ዲግሪ ሴንቲግሬድ፣ ተላይምና አካባቢዋ 25፣ ሃይፋና አካባቢዋ 23፣ ቤርሼባ ከተማና አካባቢ 28፣ በኢላት ከተማና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው። ሰጠኝ
0: ኢሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ባጭሩ እንመለከታለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ የዘገበው የጠቅላይ ሚኒስትር ቢንያሚን ናታንያሁን የፕሬዝዳንት ትራምፕና የሙጅታባ ሐሚናይን ፎቶግራፎች በፊት ገጹ በመለጠፍ በአሜሪካና ኢራን መካከል እየተካሄደ ባለው ድርድር ወሳኝ ከሆኑ ሰዓታት ላይ ደርሰናል ብሏል። አሜሪካ ባቀረበችው ሐሳብ መሰረት የሆርሙዝ የባህር ወሽመጥ ለመርከቦች ከተከፈተ በኋላ ኢራን በተጣለባት ማዕቀብ ላይ ማቀለያ ይደረግላታል። ከዚያም ጦርነቱ ያበቃል።

ዋል ሌላው ብዙ እስራኤል ዜጎች በዳና ሰማርያ ቀበሌ በሚገኙና ኤ እየተባለ በሚጠራው አካባቢ በብዛት እየገቡ ይገኛሉ። ዋና አላማቸውም በቀላል ክፍያ መዝናኛና ጊዜ ማሳለፊያ ለማግኘት ነው። ግን ደግሞ በአካባቢው መግባት አደጋ መሆኑ ይታወቃል። እስራኤላውያን ዜጎች የዋጋውን ጉዳይ በመመልከት ፍልስጤማውያን በሚኖሩበት ኤ በተባለው አካባቢ ለጉብኝት እየገቡ ነው። ግን አደጋውን እየተመለከቱ አይደለም ብሏል የእስራኤል አየውም ጋዜጣ በዛሬ ዘገባው። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ርዕሰ ጉዳዮች እነዚህን ይመስላሉ። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን።

0: ሸየው በድጋሚ እንዴት አደርክ? እንዴት ነው ሰኞ ጧት? ምን ይመስላል?
1: ደና ነው ግን በሰሜኑ ክፍል በሂዝቦላሽ ብርፈጣሪ ድርጅት ያው የጸጥታን ነፍጓል። በሰሜኑ በሊባኖስ በቅርብ ርቀት የሚገኙ እስራኤላውያን ማህበረሰብ ሌት ተቀን የማስጠንቀቂያም አዛቃ የተሰኘው በጣም ይጮሃል፣ በየጊዜው ያስጠነቅቃል። በዚህም በግንባር በጦር ግንባር ባሉ ወታደሮች ላይ እየደረሰ ያለ ጉዳት ቀላል እንዳልሆነ ነው እንጂ አሳሳቢነቱና እንደዚህ ሁሌ የሚጠየቀው በብዙሃን መገናኛ አውታር የአሜሪካና የኢራን ስምምነት ላይ ለመድረስ ሊፈራረሙ ከመቼውም ጊዜ በበለጠ ሁኔታ ተቃርበዋል ይባላል። እንግዲህ
0: እንዴት ነው እሱ ጉዳይ ነው የመጀመሪያ መወያያችንና ከዘላቂ ስምምነት ላይ ለመድረስ የረቀቀ ያለው የስምምነት ሰነድ ለእስራኤል ያለው ጥቅምና ጉዳት ምን ይመስላል? እንዲያው በጦርነቱ የተቀመጡ አላማዎችም አሉና እነሱን ያሳካል ወይ?
1: ይሄ በጣም ማንም በትክክለኛም ትኬታማነቱ በሰላማዊ ድርድርነቱ ለእስራኤል ብሔራዊ ደህንነትን ይጠቅማል አይጠቅምም የሚለው በእርግጥ በአስጊነት እንዳለ ነው እየታየ ያለ በእስራኤል በኩል። ግን የአሜሪካ ፕሬዝዳንት

0: ዶናልድ ትራምፕም እሳቸው አሁን በአሸማጋይ ሀገሮችም የአረብ ሀገራት መንግስታትም በኩል እየተቃረቡ ያሉት ረቂቅ የስምምነታቸው አሁን የቀረው ፊርማቸውን ተስማምተው ፊርማቸውን ማስቀመጥ መፈረም ነው። በዋናነት በመጀመሪያ በተቀዳሚነት በማድረግ እስካሁን አከራካሪ የሆነው የሆርሙዝ የባህር ወሽመጥ የነዳጅ ዘይት የጫኑ መርከቦችም በነጻ እንዲተላለፉ እስካሁን በኢራን የኢራን መከላከያ ሰራዊት ነበረ እገዳ ጥሎ የነበረና በኢራን በኩል ይሄንን አነሳለው እገዳውን ክፍት እንዲሆን መተላለፊያው ባህር የሚል ሐሳብ እንደምትስማማ ይነገራልና ከዚህ ጎን ለጎን ደግሞ በጣም ሰማይ ጠቀስ የሆነ በብዙ ቢሊዮን የሚገመት የታገደ በዓለም አቀፍ ረሰብ የኢራን መንግስት ገንዘብ በተለያዩ በዓለም ባንኮች ላይ ታግዷል ተይዟል። አሁን ይህን ትራምፕ ይህን እንዲለቀቅ በቀጥታ ለኢራን መንግስት የሚተላለፍለት ሳይሆን በካሸማጋይ የአረብ ሀገራት መካከል ኳታር በኳታር አማካይነት ወደ ኢራን መንግስት ያ ገንዘብ እንዲተላለፍ በጣም ብዙ ገንዘብ ነው፣ በብዙ ቢሊዮን የሚገመት ገንዘብ ነው ተብሏል። አሁን ለእስራኤል በጣም በጦርነቱ ዋናነት የተነሳችበት እስራኤል ይህን የኒኩለር ቦምብ ጦር መሳሪያ እሱን መጥፋት አለበት መደምሰስ አለብን ከሚለው ነበረ። ግን አሁን ድርድሩ በመጀመሪያ ማስቀደም ተወት አድርገው የመጀመሪያ ድርድር የሆነው ይሄ የሆርሙዝ ባህር መሆን ነው አስጊነቱ።
1: አሁን እስራኤል ወይም አሜሪካ ወደ ጦርነት ሲገቡ ስለ ሆርሙዝ የተነሳ ነገር የለም። ዋናው የኒውክሌር ቅዷ የባሊስቲክ ሚሳኤሏ እና ኢራን ደግሞ ጸረ እስራኤል ጸረ አሜሪካ ላላቸው አቋም ላላቸው ድርጅቶች ጦር መሳሪያ ገዛ ገንዘብ እየሰጠች ነው የሚለው ነው። እና የሆርሙዝ የባህር ወሽመጥ ጉዳይ እንደውም ጭራሽ ሲነሳ ያልነበረው አሁን እንዳንድ አጀንዳ መሆኑ ትክክል መስሎ አይታይም ባለው ሁኔታ። እንግዲህ የኢራን መንግስትም አልተለወጠም፣ የባሊስቲክ ሚሳይል ጉዳይም ተረስቷል ባለበት ሁኔታ ነው። እንዲያውም የአሜሪካ የስለላ ድርጅቶች እንደሚናገሩት ከሆነ ኢራን የኒውክሌር ተቋሞቿ እንደገና በመጠገን ዝግጁ አድርጋለች ለውጊያ ብለዋል። ኢራን ሽብርተኛ ድርጅቶችን መርዳቷንም አላቆመችምና ወደ ጦርነት ተወጣ። በሁለት ዓመት ውስጥ በ2025 ዓመተ ምህረት ሰኔ ወር ላይ ለ12 ቀናት በ2026 ለ40 ቀናት በ52 ቀናት ያክል የተደረገው ውጊያ ምን ውጤት አስመጣ የሚሉ ብዙ ዜጎች አሉ
0: ይላሉ። እጅግ በጣም ጥልቀት ባለው የዚህ ከባድ ጦር መሳሪያ ኒውክሌር ቦምብ ማብላያ የዩራኒየም የተሰኘ ንጥረ ነገር አለ፣ ፈሳሽ የኒውክሌር መገንቢያ የሚያስችል ነው። እሱን ማጣራቱ እሱን በማዘጋጀት ረገድ በቀላል አይደለም። ከደህንነት ኢራን የውጭ አካል እስካሁን በእርግጥ ከባድ የአየር ጥቃት ደርሶበታል፣ ግን ምድር ውስጥ በጣም ጠለቅ ባለ ሁኔታ እዛ ላይ ነው አልተነካም እንዳልተጎዳ ነው የሚነገረው።
1: ጦርነቱ በፊት ነው እንዲያውም ያስወጡት የሚባል ይሄ የተብላለ የዩራኒየም ማዕድን በተለይ ለኒውክሌር መስሪያ ግባት የሚውል ነው እና ብዙ ጊዜ የሚወስድ ነው እንዳልከው አንተ። አሁን ብዙ እንደ አራቂ ማውጣት በለው ብዙ ጊዜ የሚፈጅ ነው እንደው ሂደቱን ለማለት ነው በቀላሉ ለመግለጽ፣ ግን ብዙ አመታትን የሚፈጅ ነው እና ይሄ በመሬት ውስጥ ተቀብሮ አለ ማን ነው የሚያወጣው ነው። አሁን እውነት ስንት እንዳለ እንደሚነገረው 450 ኪሎ ግራም ይባላል እንጂ እውነት ያ ብቻ ነው ወይ? የኒውክሌር ተቋሞቿንስ ኢራን ታፈራርሳለች ወይ? የባለስቲክ ሚሳይሏ ዞሮ ዞሮ እዚህ ጉዳት ሲያደርስ አይተናልና ይህ ሁሉ ብዙ ጥያቄ የሚያስነሳ ነው እና የጦርነቱን ዓላማ ካላሳካል ለምን ጦርነት ወጣን የሚለው ብዙ ጥያቄ ነው ይሻያው።
0: ይሄ ጦርነት የአሜሪካ ሰራዊት በመካከለኛው ምስራቅ በባህረ ሰላጤ ለኢራን በቅርብ ርቀት በሚገኝ ሀይቅ ባህሮች ላይ ይገኛሉ። ጉዞ የአሜሪካ እስካሁን ፕሬዚዳንት ዶናልድ ትራምፕ ሲናገሩ የነበረው እስካሁን ያልተጠቀመበት የመከላከያ ሰራዊቱም መጠነ ሰፊ የሆነ ጥልቀት መሬት ውስጥ የተቀበረን ነገር መደምሰስ የሚችል ከባድ ትልቅ ቦምብ ጣይ አውሮፕላን አለኝ የሲል ተናግረው ነበረ። እስካሁን አልተጠቀመበትም።
1: ቢሽ ታይም ቢ2 በተሰኘው እኮ ተጠቅመዋል አይተናል።
0: እንደዛ ብሏል። ግን አሁንም ቢሆን ሁለተኛ ጦርነት በሁለተኛው ለመጨረሻ ጊዜ በከባድ ሁኔታ ጥቃትና በኢራን ላይ እንወስዳለን ሲሉ በተደጋጋሚ ሲዝቱ ቆይተው ነበርና ያን ተወት አድርገው በድርድር በዲፕሎማሲያዊ በፓኪስታን አሸማጋይነት ሲደራደሩ ቆዩና ወደ አሁኑ የሚደርሰን መረጃ ያው ለስምምነት ላይ ለሰነድ ላይ መፈረም ተቃርቧል ተብሏል። ይህ አስጊነቱ የእስራኤል መንግስት ከፍተኛ ባለስልጣናት ለእስራኤል አስጊ የሆነው የኒኩለር ከባድ ጦር መሳሪያና በዋናነት በግንባር ጦር እስራኤልን እያጠቃለው ሊባኖስ በቅርብ ርቀት የሚገኝ ቦላ ሽብር ፈጣሪ ድርጅት ነው። እሱን መደምሰስ አሁንም ቢሆን ጦርነቱ በሰሜኑ ክፍል እየተካሄደ ስለሆነ ይህንን ደግሞ ከኢራን ድርድር ጋር ለምን በብቻ መታየት የሚገባ መሆኑ ለምን ይህ በድርድር ተኩስ አቁሙ ከኢራን እየተባለ የሚለውን በኢራን
1: ድርጅት
0: በእስራኤል በኩል አትፈልገውም
1: የሄዝበላ ድርጅት ለኢራን ብሎ ነው የሚዋጋ ኢራንን አላማ ለማሳካት ነውና ኢራን ደግሞ ትፈልጋለች ወደ ጦርነቱም የገባ ለኢራን ብሎ ነው ለሊባኖስ ብሎ ስላልሆነ ኢራን በዚህ ደጋፊ ለማግኘት ጥረት ስለምታደርግ ነው በአካባቢው ያሉ ግጭቶችም እንዲቆሙ የምትፈልገው ምክንያቱም በዲፕሎማሲው ብልጣት ለማግኘት ነው ይህንን የምታደርገው። ሌላው የሄዝበላ ድርጅት እንግዲህ የተኮሰ ነው አሁን በአሁኑ ሰዓት እንኳን ይፋ የሆነው ሌላ ወታደር የሀምሳ አለቃ ኖራይ ሌዘር የተባለ ወታደር በደቡብ ሊባኖስ እንደተሰዋ ነው አሁን ይፋ የሆነ ያለና የሄዝበላ ድርጅት አሁንም በቀላል ድሮን ጥቃት ማድረሱ እንደቀጠለ ነው። እንዲያውም አሁን የሄዝበላው ድርጅት መሪ ናኢም ካሰም እንድናለ የሊባኖስ መንግስትን እንጣል የሚል ሁሉ ጥሪ አቅርባልና ይሄ አደጋነቱ ከፍተኛ ነው።
0: በዚህ መልኩ ጭራሹን የተኩስ አቁም ስምምነት ጸደቀ ተቀባይነት አጣ በተለያዩ በአሜሪካም በኢራንም በዚህ በመካከለኛው ምስራቅ በሚገኙ የአረብ ሀገራት መካከል በዚህ ላይ ስምምነቱ ከተቋጨ ካበቃ ምንም ውጤታማነት አይደለም። ለምን የሽብርተኝነትን በዚህ እስራኤልን በግንባር ቀደም ሆኖ እያጠቁ በኢራን ድጋፍ የሽብርተኛ እንደ ሂዝቡላ ከሊባኖስ እንደገና የመን ውስጥ የሚገኝ ሁቲ የተሰኙ አማጽያን የመሳሰሉ ሽብር ፈጣሪዎቹ ትጥቃቸውን ካልፈቱ ከሽብርተኝነት ጸረ እስራኤል እንቅስቃሴያቸውን ካላቆሙ ምንም ጦርነቱ አበቃ ብሎ መናገር አይቻልም። ዝሮ ዝሮ ለእስራኤል ጎጂ እንደሚሆን ነው እንግዲህ በአብዛኛው እስራኤል ከፍተኛ ባለስልጣናት እየተናገሩ ያሉት። አሁን መቼ ነው አሁን ደግሞ ስምምነት የሚፈራረሙት መቼ ይሆን? ዛሬ
1: ይደታለው አሁን ሰሞኑን ይባላል ትላንትም አይደለም አይቸኩሉም ትራምፕ ይባላል። እንግዲህ በዚህ ሁኔታ አሁን የኒውክሌር ፕሮግራማን አንድ ልባት ካላመጣ በተለይ ለእስራኤል በጣም የኒውክሌር ቅዱ ዙሪያ ትልቅ ልባት ካላመጣ እና በዚህ እንደው አሁን እንደሚነገረው ኢራን በቢሊዮን የሚቆጠር ገንዘብ ምታገኝ ከሆነ የበለጠ ትጠናከራለች ወደፊትም የልብ ልብ ነው የሚሰማትና በጣም አስጊ መሆኑን ብዙ አካላት እየገለጹ ነው። ካለን ጊዜ አንጻር እንግዲህ የሚሆነውን ፊርማውን ሰሞኑን እናያለን መቼ ነው የሚፈራረሙ ወይስ ደግሞ እንደው ጊዜ መውሰጃ ነው የሚለውን እናያለን። ሌላው በእስራኤል ማህበረሰብ የሚታዩ ግጭቶች አሉ በይሁዳና ሰማርያ እንዲሁም ደግሞ ፕሬዝዳንት ሄርጾግ ጥሪ አቅርበዋል ይህ መቆም አለበት ስርዓት አልበኝነት በብሔራዊ ደህንነት ጥበቃ ሚኒስትሩ ላይም ትችት አቅርበዋል እና እንዴት አየው?
0: አዎ ይህን ሁኔታ በተመለከተ በእስራኤል ማህበረሰብ የሚታዩ የስነ ምግባር የጸባይ ብልሹነትን በተመለከተ በይሁዳና ሰማርያ ቀበሌዎችም ፕሬዝዳንቱ የሚላቸው ሰፋሪዎቹ ነው የሚላቸው የቃላት አቀባበል በይሁዳና ሰማርያ ቀበሌዎች የሰፈሩ ነው የሚለው በሌላ ህዝብ መሬት ላይ የሰፈሩ ማለታቸው ነው። እንግዲህ የሰፈራ
1: ምትናሃሌን እያሉ ይጠሯቸዋል።
0: አዎ ይሄ እያሉ ከፖለቲካ ጋር ያለ ስለሆነ ከዚህ ጋር በተያያዘ በዚህ በወዳና ሰማሪያ ቀበሌዎች የሚኖሩ እስራኤላውያን በፍልስጤሞች ላይ እየወሰዱ ያሉት የማጥቃት እርምጃ በእስራኤል ህዝብ የእስራኤልን ሰፊውን እስራኤል ህዝብ ስም የሚያረክስ በዓለም አቀፍ ህብረተሰብ ዘንድ እስራኤል መጥፎ ሀገር ብልሹ የሆነች ሀገር ተብላ እንድትፈረጅ እያደረገ ስለሆነና በዋናነት እነዚህ ሁሉ አይደለም የእስራኤል ህዝብ አይደለም የተወሰኑ ሰዎች ነው በጣት የሚቆጠሩ ሰዎች ናቸው በስርዓት አልበኝነት ረብሻ ግጭት ሁከት እየፈጠሩ ያሉትና እነሱም ብቻ ሳይሆኑም የደህንነት ሚኒስተር ኢታማር ቤንግቪር ከሳቸው በማይጠበቅ ኃላፊነት የመውሰድ የሌላቸው ስለሆኑ ሳቸው ስልጣናቸውን ይልቀቁ። በትናንትናው ዕለት በጣም ጠንካራ የሆነ ወገዛ አዎ ተናግሯል። እንግዲህ ይህ ሁኔታ እንግዲህ ያው ቀላል ነገር አይደለም።
1: በይሁዳና ሰማርያ ቀበሌዎች የሚታየው የይሁዳን ሰፋሪዎች ምን ፍልስጤማውያን እንግዲህ ሰፋሪዎች እየተባለ የሚጠራው እዛ አካባቢ የሰፈሩ ይሁዳን እንደው ጠብ ያለሽ በዳቦ እንደሚባለው በፍልስጤማውያን ላይ እንዲሁ ተነስተው በጥላቻ የሚያደርሱት ድርጊት መወገዝ አለበት። የጸጥታ ጥበቃ አባላትም ማውገዝ አለባቸው። በዛ አካባቢ ያሉ ኃላፊነት ያለባቸው አካላትም ሊያወግዙት ሊታገሉት የሚገባው ነገር ነው። ሌላው ደግሞ ቤንግቪር እንደምታወቀው ወደ አዛ የባህር ዳርቻ ለመግባት በጣሩ የተለያዩ ሀገራት ዜጎች ላይ ያሳዩት ድርጊትም እየተወገዘ ነው። እሳቸውን ራሱ ወደ አውሮፓ እንዳይገቡ አንዳንድ ሀገራት አግደዋል። አሁን ወደፊትም በጠቅላላው ለማገድ ጥረት የሚደረግበት እንደሆነ በሚቀጥለው ወር ስብሰባ የአውሮፓ ህብረት ስብሰባ የሚያደርግ ነው። አንዳንድ ጊዜ እስራኤልን የሚያስወቅስ ነገር ለምን ይሰራል? እስራኤል በዓለም ላይ ጸረ ሴማዊ እንቅስቃሴ ብዙ እያወገዘች ባለችበት ወቅት እኛ ደግሞ እዚህ ማክበር እርስ በርስ ሃይማኖትንም ማክበር የሃይማኖት ምልክት የሆኑትን ማክበር በይሁዳና ሰማርያም ደግሞ አንድ ሰው ግጭት እስካልፈጠረ ድረስ እስካላጠቃ ድረስ ማከባበር ግድ ይላል።
0: ይህም አንድ ሀገር ከሌላው በዓለም ህብረተሰብ በዓለም ሀገራት አንድ ሀገር ብቻውን አይደለም ያለው በዓለም በላይ ዙሪያ የሚገኙ ሀገራት ጋር ትብብር ያደርጋል። የዲፕሎማሲ ግንኙነት በኢኮኖሚ ልውውጥ ንግድ ያለበት ሁኔታ ነው። የፖለቲካ በሀገር ውስጥ ያለው የፖለቲካን የሚመለከት ረገድ ደግሞ ወጣ በዓለም አቀፍ ህብረተሰብ በተባበሩት መንግስታት ድርጅት አማካኝነት የሚታይ አጀንዳ ስለሆነ አሁን ችግሩ የተፈጠረው በሁከት ረብሻ በይሁዳና ሰማርያ ቀበሌዎች ይሁዳን ይረብሻሉ ሁከት ይፈጥራሉ ይባል እንጂ ሌላው ደግሞ ችግር የሆነው ምንድን ነው? በይሁዳና ሰማርያ ቀበሌዎች እስራኤላውያን በአርሶ አደሮች ወይም በፋብሪካ የሚያመርቷቸው ምርቶችን በአውሮፓ ገበያ ላይ እንዳይሸጡ ማዕቀብ እንጥላለን። የአውሮፓ ህብረት በርካታ ሀገራትን ያካተተ ነው። የአውሮፓ ህብረት አሁን በይሁዳና ሰማርያ የተመረቱን ነገሮችን ለአውሮፓ ገበያ እንዳይቀርቡ ማዕቀብ እንጥላለን እያሉ እያስፈራሩ ነው።
1: አዎ በጣም እሱም አንድ ጉዳይ ነው። ሻያው እንግዲህ ካለን ጊዜ አንጻር እንደው ባጭሩ የጠቅላይ ሚኒስትር ናታኒክስ ሲሰረዝልኝ ጥያቄ ፕሬዚዳንት ሄርዞግ ለጊዜው ተወት አድርገውታል። ምክንያቱም ፕሬዚዳንት ትራምፕ ጠቅላይ ሚኒስትሩ ከዚህ ከአቃቤ ህግ ጋር ከስምምነት እንዲደርሱ ጥሪ ቢያቀርቡም አልተገኙም። እንደገና ምሳቸው በተለያዩ ፍርድ ቤት የሚቀርቡበት ጉዳይ በቅርቡ ያልቃል ተብሏልና እንደው አንድ ደቂቃ
0: ይሄ ነው በጣም አከራካሪነቱ። ፕሬዚዳንት ትራምፕ በእስራኤል ውስጣዊ የፖለቲካ ጣልቃ ገብተው የእስራኤል ህግና ፍትህ ፍርድ ቤቶች አሉት በዲሞክራሲ ስርዓተ መንግስት ያለባት ስለሆነ በውስጧ የውጭ መሪ ጣልቃ ገብነት በእስራኤል በሚል ፕሬዝዳንት ሄርጾግ አልተቀበሉትም። ከስድስት በላይ ነው በድጋሚ ለቢንያሚን ኔታንያሁ ምህረት ያደርጉ በማለት ጥሪ አስተላልፈው ነበረ። ግን የእስራኤሉ ፕሬዝዳንት ሄርጾግ አልተቀበሉትም፣ ውድቅ አድርገውታል። ይህን ምህረት አላደርግም እንዳሉ ናቸው።
1: በጣም ያዩት ነው። ግን ደግሞ ከስምምነት እንዲደርሱ ነው ሁለቱ አካላት በተለይ አቃቤ ህግ መካከል ናታኒ የተጠረጠሩባቸውን ጉዳዮች ከሳሽ አካላት ጋር ከስምነት እንዲደርሱ የተባለበትን ሁኔታ ናታኒዮ ጥሪውን ለጊዜው ይችላል ብለዋል በሚል ነው። ለወደፊት ምን ይደረሳል ሚለውን ያለን ሻየው እናመሰግናለን።
0: ይስካት ይወሉታል። ይሄ እንግዲህ ምናልባት በአጥፊነት የተከሰሰ አሁን እምነት ማመን ይናው በጥፋተኝነት አምኛለሁ አው ብሎ ከተናገረ በዛም የሚጣልበት በፍርድ ቤት ቅጣቱ ይቃለላል የሚል አባባል ነው። እንግዲህ እናየዋለን።
1: እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን ከወይዘሮ ይመኙሻል አምሳሉና ከወይዘሮ አታላ ደሴ ጋር ቃለ ምልልስ እናካሄዳለን። ወይዘሮ ይመኙሻል አምሳሉ በኢትዮጵያ ጎንደር አካባቢ ልጆቻቸው ሲጠባበቁ እዛ እንደተገደሉባቸው ነው የነገሩን። ይህን በተመለከተ ያለውን ሁኔታ እንዲያብራሩልን እየጠየቅን ነው። ወይዘሮ ይመኙሻል ጤና ይስጥልኝ እንደምን አሉ?
2: ጤና ይስጥልኝ እግዚአብሔር ይመስገን።
1: ጤና ይስጥልኝ ወይዘሮ አታላ። መጀመሪያ እንግዲህ ያዘናችሁ ተካፋዮች ነን። እስኪ የነበረውን ሁኔታ ባጭሩ ይንገሩን። ምንድነው የተፈጠረ? ጎንደር አካባቢ ቤተሰቦች ልጆች ሲጠባበቁ ምንድነው የሆነው? በምን ምክንያት ነው ሊገደሉ የቻሉት?
2: እኔ በእስራኤል ሀገር ነው የምገኝ። የመጣሁ 6 አመቴ ነው። ግን እኔ ከልጆች ተነጥዬ የመጣሁትኝ 6 አመቴ ነው። የተለያዩዋቸው ግን በጎንደር አካባቢ ትቀመጡ ነበረ። ግን አሁን ተቤታቸው ተተቀመጡት ንማ ብሎ ጠርቶ ወስዶ ብር አምጡ ተባለ። ያንን ብር መልካም እንግዲያ ብሩን ልጄ ብር አሟልቶ ህዝብ ለቃቅሞ በየመቀነቱ በየቦርሳው ለቃቅሞ ብሩ ሲሞላ የሚቀበል ጠፋ። ወዲና ወዲህ አን ብር ዞ ሄዱ። ሰዎችን ወዴት ነው የሚያርቋቸው? ብር ተቀባይ ጠፋ። ለምን እንደሚያርቋቸው አላውቅም። ሰዎችን ወዴት ነው ወስዶ እንደሚሸሽጓቸው አላውቅም። አንዱ የልጄ ልጅ ነው፣ አንዱ ልጄ ነው፣ አንዱ የሟች ልጅ ነው። ትልቁ ልጅ ደግሞ ሞቶብኛል። አሁን እሱን እያሳደግኩ ደግሞ እሱን ደግሞ ወስዶ ገደሉብኝ። አሁን ሙተዋል ይባላል፣ አሉ ይባላል። ወደ ቢፈለጉ ጠፉ። ይህን ብርም ተቀባይ ጠፋ።
1: ብዙ ብር ነበር የተጠየቃችሁት?
2: ይበቃል። ብዙ ማይባል ነበር። ለሁለት ሰው ትንሽ ነው። ብዙ ቆጠራ ሲሆንሰሞን ሽሽን በሸባ ነው እድሜ ልቤ ጠፍቷል።
1: እስኪ ወይዘሮ አታላ አንቺ የነበረው ሁኔታ ደግሞ እንግዲህ እሳቸው ሀዘን ላይ ናቸው፣ እስኪ በደንብ አብራሪልን።
3: እንግዲህ እሷ እንደምትለው የዛሬ 6 አካባቢ እስራኤል ሀገር መጡ። ሲመጡ ግና መንግስት ተዛ ያላቸው ከአንድ ወር ከሁለት ወር በኋላ ልጆቻችሁ በሙሉ ይመጣሉ፣ እናንተ ካልሄዳችሁ ልጆች መሄድ አይችሉም ነው የተባሉትኝ። እነሱ የመጡት ልጆቻችን ይመጣሉ ብለው እንጂ ልጅ ጥለው ተዚህ ሀገር ምንም ሊሰሩ አይመጡም የነበረ። ግን በተስፋ ልጆቻችን እኛ ብነድ ይመጣሉ በማለት እነዚህ ሰዎች ወደ እስራኤል ሀገር ገቡ። ግን ይሄ አይደለም የጠበቃቸው። ልጆቻቸው ሜዳ ላይ ጠረቻ ላይ ማንም የላቸው፣ አባት የላቸው፣ እናት የላቸው፣ ብቻቸውን ማንም ሳይኖራቸው ተባዶ ሜዳ ላይ ቀሩ። ዘረኝነት በተሞላበት ሀገር ማለት ነው። እናንተ ሴትዮ ትልቁ ልጇ ቋረኛው በሙሉ ሲጫን በ90 ነው መሰለኝ መጦ ጠብቆ እናት አባቶችህ እንትን አይሉም አሁን መሄድ አትችልም ተብሎ ተመለሰ። እነሱ የዛን ጊዜ ቋራን የነበሩ ሲመለስ ተመለሰ 8 በኋላ ሰው መርዞ ገደለው። የመጀመሪያ ልጇን አትጫንም ሲባል ተመለሰ። ከዛም ሞተ። ዘጠኝ ምናምን ልጅ አለው። ከዘጠኙ አሁን አንዱ የተገደለበት ማለት ነው።
1: ስለመመረዙ ያረጋገጣችሁበት የሕክምና ሁኔታ
3: ሐኪም ይህንን እንኳን እኔ አላውቅም። ታክስ ትነግርሃለች በኋላ ውታላት ተለላት እና ይሄ ልጅ ሞተባት። የልጆቹ እናት ልጆቿን ይዛ ቋራ ኖራ ታሳድጋለች ከባዶ ጨረቻ ማለት ነው። እና አሁን የ14 ልጅ የተገደለበት የእሱ ልጅ ነው፣ የእሷ የልጅ ልጅ ማለት ነው። አሁን እች ሴትዮ የምትጮኸው ያለ የሞቱት አሁን እነዛ 500 ሺህ ብር ነው እኔ የሰማሁት። እንግዲህ እኔ እዛ አልነበርኩም። 500 ሺህ ብር ይዛችሁኑ ተብሎ ያን 500 ሺህ ብር ይዛ የምትሄደው ወንድ እንዳይመጣ ተብሎ ሴቷ ልጇ ናት፣ የእሷ ልጅ ማለት ነው።
1: እዛ የምትኖራለች ሌላ?
3: አዎ 8 ልጅ እኮ ነው ያላት። ከ8 አሁን 2 ሞቱባት፣ 6 አለ ልጆቿ ማለት ነው። የልጅ ልጆችን አላውቅም ስንት እንዳለ፣ ብዙ ናቸው። አሁን የአንዷን ይሄቷን ልጅ ይዛ ያን 500 ሺህ ብር ይዛ ዱር ለዱር ስትዞር 520 እሺ። እና ያን ሳትዞር ቦታው ይጠፋታል። ቦታው ሲጠፋት ምን ይላል? እንካማ ያለንበትን ንገራት ብሎ ስልኩን ይሰጠዋል። አሁን ያ ወንድሟ ሟቹ ማለት ነው ተቀበለና እህቴ እናንተን ብትመጡ እነዚህ ፈላሻዎች ይምጡና ይጠራቀሙና አንድ ላይ ነው ምንደፋቸው ይያሉ ነው ስለዚህ ተመለሽ ብሩን ይዘሽ እኛ ሙተናል እንቺም ብትመጪ ያሹን ይወስዳሉ አንቺን ይገዱሻ ስለዚህ እኛ ሙተናል ብርሽን ይዘሽ ተመለሻላ እቺ ልጅ ብሩን ይዛ የህቷ ልጅ ይዛ ተመለሰች እነዛ ልጆች ተዘበዘውን ሳተገደሉ ተገደሉ ከዛ ያገደለው ሰውዬ ና ብሩ አለ ብሎ ይው ለነሱን ገሎ ብሩነን ሊቀበል ሲሄድ ነው እንግዲህ ፋኖ ያዘው እና ያው አንዱ ሙቷል ይባላል አንዱ ታስሯል ይባላል እናች ሰትዩ አሁን የምትለው ያለ ሰጠኝ እውነት የለም ነግረህ አክስቴ ኖሮ አይደለም ምትኖረው
1: ያባትሽ እህት ናቸው አይደል
3: ያባቴ እህት ናት የእናቴ አባቱ እህት ናት እና ኖሮ አይደለም ምትኖረው አክስ ሰትዩ ተዋሏ ጋር ነው የመጣችው ባላላት አንዴ ተፈታለቻት እሷ ብቻ አይደለም እህቷ የሰባትም ልጆቿን ጥላ ነው የመጣች የሷ ልጆችም እንትን ላይ ናቸው ችግር ላይ ናቸው ፈተና ላይ ናቸው ሁሎችም ማለት ነው እሷ የትንሽቱ ልጆች ማሆን በጣም ችግር ላይ ናቸው ያሉ ስለዚህ እቺ ሰትዮ ልጆቿን ያምጡላት ምን ያረጓት ከዚህ መርካሽ ቅሊጣ አምጦ ተባዶ ቢናን ሰቅለው እቺ ሰትዮ ከኔና እንኳን ለራሷ ማት ገዛ ሰትዮ ልጆቿን ተዛ ለዶር ላውሬ በትና መጣ ከዚህ የምትኖሮ ምን ልታረግ ነው
1: እስኪ ወደ ማምጣቱ በኋላ እንመለሳለን እዛ አስከሬናቸው እንዳልተገኘ ነው እንግዲህ በስልክ ስታናግሩን የነበረና መገደላቸው እንዴት አረጋጋጣቸው አስከሬናቸው ካልተገኘ ወይዘሮ ይመኙሻል
4: ገደናቸዋል ብሏላ አሁን ከሶስት ቀን በኋላት ያንዱ አስተገኘ ያንዱ አንድ ግሩና ትንሽ ቡላሌ ቆራጣና የቆጫቁ ቆራቆራና ተገንቷላ ልብስ የግሩ ቆራጣ ትንሽ ጫቄ ተገኘ የትልቅዩን ይሁን በ30 ቀን ራሱ ተገኘ ራሱ ብቻ አርገናቸዋል ብትብትቅ አርገናቸዋል ብሎ ተናግሯል የተያዘው ሰው እየለፋን ነው ተናግሯል
1: ድርጊቱን ፈጸሙ የሚባሉ ሰዎች ይታወቃል ለኢትዮጵያ መንግስት ለአካባቢው ባለስልጣናት አመልክታቸዋል ወይ ስለ ጉዳዩ
4: አመልክተንማ አይጥለነንም አርማጭ ሆነ የመጡ ናቸው አይጥለነንም አለ ሰዎች ታይሞቱ ሂዶ አመልክተዋል ታኖ ግና ሂዶ ሰውየውን እዞ ህዝብ ላይ ነበሩ ህዝብ ላይ በጫካ ነው በረሃ ነው አዙራዙራ ህዝብ ላይ ነው የጣልናቸው ብሎ ትንሽ ያሽከሩ ቡላሌ እና ምናምን ተገኘ የለም ህልም ህዝብ ላይ ነው የጣልናቸው የት እንደወደቁ አለ ከዛም ወደዛ አሁን በአገር ክቦና ልጆች ይፈልጉ አሁን በ31 ቀኑ አስከሬን ታርዳ ወድቃ አንገቱ ብቻ ተገኘ
1: በጣም ያሳዝናል
3: እና ይኸውልህ ወንድም ያሳጠኝ ምን አለ መሰለህ አሁን እቺ ሰትዮ ቀብር እንኳን የላትም ገብቷል አሁን እቺ ሰትዮ ለነዚህ ለሞቱ ሳይሆን እቺ ሰትዮ ካሁን ስጋቷ ምን ላይ መሰለህ እነዛ የልጅ ልጆቿም ሆነ ልጆቿ አሁንም ቢሆን ሳት ላይ ነው ያሉት አንደኛ ወንድማቸው የወንድማቸው ልጅ ተገሎባቸዋል ከዛ ያሉት ልጆች በዘረኝነት እነዚህ ፋላሻዎች ምን አላችሁ መሬት የላችሁ ምን የላችሁ ሁሉ እየተባሉ በየጊዜው እየተሰደቡ እየተረገጡ እናት የላቸው አባት የላቸው ለማን ነው ለጅብ እነዚህ ሰዎች ስለዚህ ልጆቻቸውን መንግስት እንዲያመጣላቸው ነው የምንለምነው የቀሩትን ያምጡላት
1: አሁን ያሉት ቀሪዎቹ ወንደራ አካባቢ ነው የሚኖሩ አይደለም እንደው በትክ የነሱ ደህንነትስ እንዴት ነው እንግዲህ አሁን እንደገለጻችሁት ሌሎች እየተጠባበቁ በነበረበት ሁኔታ እንዲደርስባቸው ለሌሎች አደጋ የሆነ ሞይ አሁን እናንተ ስትናገሩስ ላለው
4: አደጋ አይናችሁ የህዴ አራት ልጆች የኔ የሞት ልጅ ሁለት የሞት አባታቸው የሞተ አራት ልጆች ተነልጃቸው ታዳጋጅ አይናቸው ተቤት ነው ዘግጀ ዝም ብዬ ወዲ አይሉም አሁን አንድ ቤት ተቀምጠዋል አዳጋ ላይ ናቸው ብዬ እኮ ነው ለሞቱት ተውት ላሉት አውጡልኝ መንግስት እንዳለ ይወቀኝ ብዬ ነው አሁን ሰው የፈለግኩኝ
1: ይገባናል ከፍተኛ ሀዘን ነው ወይዘሮ አታላ እዚህ አመልክታቸዋል የተሰጣችሁ መልስ አለ ያለውን ሁኔታ አሊያን በተመለከተ ለሚንቀሳቀሱ አካላት አስታውቃቸዋል
3: የዚህ ወንድም ያለ ራብ ከፍ ያለው ይባላልኝ ብዙ ነገር እሱ ያውቃልኝ እሱ አመልክቷልኝ እንግዲህ ያለውን ሁኔታ ለማን እንዳመለከተ እሱም እሷም ነው የሚያውቁትኝ እኔ እዚህ ላይ ይሄ ነው ልልህ አልችልም ምክንያቱም ራብ ከፍ ያለው ነው የሚያውቀው እሱን መጠየቅ ትችላላችሁ የት ላይ እንደደረሰ እና እኔም አውቀው ለምናገረው እሱን ግን ይሄንን እሱን መጠየቅ ትችላላችሁ እሱ ነው የሚያውቀው ሁሉንም እና እኔምለው ግን አምንድነው የዚህ ፈትጆ ስሜት የሁሉም በእስራኤል ስሜት ነው ብዙ እኔ እህት አክሲል ተሳትፎን ብዙ በእስራኤሎች እንደዚህ ሆነ ብዙ ችግሮች የሚደርሱባቸው አለ እና መንግስት እንደዚህ የሚያደርገው ለምንድነው እናት አባትን አመጦ ልጅ ለጅቶ መቅረት ምን ይባላል ምን ይባላል እንዴት ነው እነዚህ ሰዎች እኮ ከኔና ሚገዛላቸው የለ ሲያማቸው እንኳን ይሰጣቸው የለ በጣም ችግር ላይ ነው ብርሸባ ዘጠኛ እኮ ማመጣው ሰቅለው ምን ይባላል እንዴ ይሄ ነገር ለመንግስት ይሄ ነገር መድረስ አለበት ስለዚህ ትሰጥ ገምጥለኛ አሁን ልጆችን ታላመጡልኝ መንግስት አይመጡም ብሎ ፈርሞ ይስጠን በእጁ መልሰው ወስደው ይጣሉኝ ሀልጆች ጋር አብር የሞታለው ነው ምትልያለች
1: ወይዘሮ ይመኙሻል ወደዚህ ሲመጡ ከባለቤቱ ጋር ሲመጡ ልጆቹ ፋይል አላቸው ወይ ተመዝግበው ነበር
5: ፎቶ ተነስተው ፈርመናል እንጂ ፎቶ ተነስተው ፈርመናል 10 ምናምን አመት አስራ ምናምን አመት ፈርመን ፎቶ ተነስተን
3: ድሮ አንስቶ ቋረኛው ሲመጣ አንስቶ ነው ስማ ያለው ስማቸው
5: ቀድሞ አንስቶ
3: በዘጠና ማለት ነው
5: ፎቶ ተነስተው ልጆችን በያንጣር በያንጣሩ ምሽታቸውን ልጃቸውን እዘው እኔም ደግሞ የቤት ልጅ ነበረኝ እሱን እዥ አሁን አንድ ልጅ እንኳን የዛን ጊዜ የተቀበልኩትን አልድርም በያስቀምጫ አስቀምጫ እኔ አልፏል ብሎ ምንጭቅ አርጎ ልጄ እየተንከባለ ለጥሎብኝ የመጣ በዚህ ወጮ መጥለት ይያለ
1: በእቱ እነሱ እናንተ ስትመጡ 18 አመት አልሞላቸውም ነበር ወይስ እንዲሁ እናንተ ሄዱ መጀመሪያ እዛ በኋላ ይመጣሉ ተብላችሁ ነው ሌሎች እድሜያቸው
5: 18 አመት የኔ አንድ ልጅ እህቴ አንድ ልጅ አልሞላቸውም ነበር አብረን ፎቶ ተነስተን ነበር አጃጃሉ አጃጃሉና ዛሬ ነገ የዛሬ አመት የዛሬ ምን አሉና ከዛ ወዲያ የመሐጃችን ጠቅ ምንጭቅ አርጎ አስቀራቸው 17 አመት ተኩል ልጅ የኔ ነው ምንጭቅ አርጎ አስቀሩብኝ እህቴን ወኬ መጣላችሁ ላስቀርብነት ለጥሩ ነው መከንዶነ ከኔና ደስቶ ነው ወንን ቁጥር ሲጠፋና አልተማርነ ቁጥር ሚያሳየን ነበር አሁን ግን አመጣ ከዚህ ቅሌት ተጣጣሉና አንድም ሰው መጥቶ ነገርችም ተደላቱ ለሚጠይቀነን የለም አንድም መንግስት እንዴት መንግስት ዛሬ ተመጠን በበላይ የኔ ልጅና የህቴ ልጆች አራት የኔ ልጆች 8 ብቻ ነው የነበርን አንዲት አካባቢ
1: ብዙ ቤተሰቦች እንዲህ ተነጣጥለው እንደቀሩ በእኛም ሬዲዮ በተከታታይ ጊዜ ይናገራሉ። ልጅ መጥቶ ወላጅ ያልመጣበት ሁኔታ ወላጅ መጥቶ ልጅ ያልመጣበት ሁኔታ አለ። እንዲህ ደግሞ በመጠባበቅ ላይ ያሉ ደግሞ ጉዳት የደረሰባቸውም ብዙ አካላት አሉ። ለማንኛውም እኛ እንጠይቃለን የሚመለከታቸውን ክፍሎችም
5: ላይው ሰጣችሁ ሰዓት ሆነብኝ ጨለማ ሆነብኝ እነዚህ አስቆሪ ዛሬ ወዲህ ነው የሚደርሱልኝ እነዚህ ሰዎች ዛሬ ወዴት ነው የሚሄዱት? ታንድ ቤት አንድ ሰው ታንድ ቤት ተቀምጦ እንዴት ይመሽላችሁ አልቀውንስ እንዴት ለልጁ ሲነጋል? አሁን ተቀምጦ በየመጣው መንግስት ጋዜጠኛ ማይቶኝ ነገ ማክሰኞ በሃያ ስድስት ቀን ምስላለ ጋዜጠኛ ምየኝ እናንተ ማስተላልፎልኝ እንደው ስለስላይን አምላክ አደረራችሁን ለልጆቼ ነፍስ አውጡልኝ ስለስላይላ የቀሩትን አውጡልኝ
1: እንጠይቃለን። እንግዲህ ያዟችሁ ያዘን ዳርቻ አድርገው ወይዘሮ አታላ መጨረሻም ተስተላልፈው መልእክት ካለ
3: ትንሽ ስሜታው ሁኛለሁ እና እኔም ለምንድነው አሁን እትሰጥዮ እነተ ለምናሩ ኑሮ አይደለም ተዚህ የምትኖረው ኑሮ አይደለም እነታን ነው እነታን ነው አሁን ተዛ ያሉትኝ ተማቱት በበላይ ካሉት በበታች ነው ያሉትኝ ኑሮ አይደለም መግቢያ መውጫ የላቸውም አንደኛ ወንድማቸው የወንድማቸው ተገደሉባቸዋል እሳት ነው ልባቸው ላይ የሚቃጠለው ያለ እንኳን እነሱ ነው እዚሁ እሳት ነው ልብ የሚቃጠለው ገባ አንተ ገዳይ ሳፊቱ ላይ ተቀምጦ ይያየው መኖር ማለት ቀላል አይደለም አርማጮች ናቸው ተፈርተው የሚኖሩ ሰዎች ናቸው አሁን ደግሞ ሌላ ለመገደሉ እንትን የለንም
5: ነገም ይመጣል
3: ይሄ ገባ ነገም ይመጣው አይታወቅም ስለዚህ እኔ የምለው መንግስት በእውነት ይሄ መልስ ሊገባት ይችላል ለዚህ ሰትዮ መልስ ይሰጣትኝ እቺ ሰትዮ ልጆቿን ያመጡላት ተሆነ ያምጡላት ካላመጡላት በእውነት እውነታ ነው ትሄድና ትሙታብራ እኔ የምለው ይሄን ብቻ ነው ምንም አታደርግም ከዚህ ተቀምጣ ምንም የልጅ ልጅ ልጅ እየሞተ
5: እኔ ማላገለግሎ ጥውሪቱ ትመጣ ለሀገር አገልግሎት ልጆቿ አይደል ነበር
3: እና እኔ የምለው ገዜ ነው እቺ ሰትዮ መንግስት ሊያት ይገባልኝ በቃ ልጆቿ ሳይያልቁባት ከዚህ ሀገር ያምጡላትኝ ካለዛ ደግሞ ምንም ምርት ይስጣትኝ አላመጣም ይበሏት በቃ ትሄድና አብራትም ነው ሌላ ምንም ከዚህ ተቀምጣ ምንም አሰራም እሷ ብቻ ሳይሆን እህቷም እህቷም አሁን ባሏ ተመልሶ ሄደ ብቻዋን ተባዶ ቤት ተዘግታ የአራት ልጅ እናት ብቻዋን ተዘግታ ነው ያለች የልጅ ልጅ እያላትኝ ማንም የላትም ተባዶ ቤት ቁጭ ብላ ብቻዋን ያለች እንዴ ምን አይነት መንግስት ነው እንደዚህ የሚባል ነገር እንዴ እውነቴ ነው እኔ እንደው ስንቃላ ለሷ አሰሙልኝ። ስለዚህ መንግስት የኛ ሀቶች ወንድሞች ብቻ ሳይሆን እርግጠኛ ነኝ ብዙ ሲበተ እስራኤሎች ልጆቻቸውን እህታቸውን እናታቸውን አጥተው የቀሩ በዚህ አይነት ድርጊት ነው። መንግስት ባመጣው ህግ እናት አባትን ማምጣት ልጅን ለይቶ ማስቀረጥ ልጅን ማምጣት እናት አባትን ማስቀረጥ ይሄ ምን የሚሉት ስራ ነው? ምን የሚሉት ስራ ነው? ካመጡ ሁሉን ማምጣት ካልመጡ ሁሉን መተው ነው። እኔ ለሁሉ አም እስራኤል ምለውም ይሄን ነው። መጨረሻውም ያው እንደምትለው ማስከኙ አለ ማስከኙ ጋዜጠኛ እንደዚህው እንዳት ትፈልጋለች እና እርዱነን እርዱነን ሲሞቱ አሁንም ደግመን ከዚህ አዘን ያውጣነን አስቀድመን እንጠንቀቅ እነዚህ ልጆች ይምጡልን ነው ማለት ነው። እኔ ሌላ ምን ምን ነገር የለኝም እኔ ራሴ እንድጠይቁ ያሉ
6: ነገም ይገሏቸዋል እናንተ ዳነ
7: አዟችሁ እንግዲህ ድምጻችሁ ይሰማል ብለን ተስፋ እናደርጋለን። እኛም እንጠይቃለን የሚመለከታቸውን ክፍሎችም ለማንኛውም ያዘን ዳርቻ አድርገው አይዟችሁ እንጠይቃለን። ያለውን ሁኔታ ስላናገራችሁን እናመሰግናለን። ሰላም ጊዜ
6: ተራባ
3: እናመሰግናለን።
6: ከደረሰባችሁ ተኔ ያደረሰብኝ አይደረሰባችሁ ያኑርልኝ ተወንበሩ ያኑራችሁ ሁድነስልን ቃሌን ለኔን ሶብራችሁ ቃሌን ስለተቀበላችሁ በጣም አመሰግናለሁ። አሁንም ስለ እስራኤል አምላክ ለልጆች አብቁኝ ነፍስ አድኑ።
7: ቀላል አይደለም አይዟችሁ መጽናት ያስፈልጋል።
3: እናመሰግናለን ወንድም።
7: በዚህ አጋጣሚ እናንተን ሮሮም ሰምቶ አቶ ሮቤል መሸሻ አሱ ራብ ከፍ ያለውም እንዲሁ
3: እናመሰግናለን። ወነ ተራስከ ስሜታዊ ሆኜ ሮቤል መሸሻ በእውነቱ በዚህ እንድደርስ ያደረገልን እሱ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን።
7: ተራስከ ትንሽ ስሜታዊ ሆኜ ነበር ስላልተወሰነ አመሰግናለሁ። እሺ ቻው።
3: እሺ ቻው።

0: ያው እንግዲህ የጧቱ ፕሮግራማችን እዚህ ላይ እየተጠናቀቀ ነው።
1: አዎ በጎ ጥሩ ቀን ስኬታማ የሆነ ቀን ይሁንልን ለሁላችን መላ አድማጮቻችን ጥሩ ቀን ይሁንልን እና
0: መልካም ቀን ለቴክኒክ ባለሙያችን ሀምዛኬን በፕሮግራማችን ለተሳተፉት በሙሉ እናመሰግናለን።
1: አንድ ሰዓት ላይ ከቀኑ ያገናኘን መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
0: ከነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጥር ዮም ሸኒ ቴት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ማይ 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 17 ቀን 2018 ዓመተ ምህረት ነው። የከሰዓት በኋላ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉ ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የስራ ዓለም ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር ምስልኩ ይይተናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በይሻያው ደጉ ተዘጋጅቶ ይቀርባል። ይሻያው
1: አመሰግናለሁ ወርቅነሽ። አርስተ ዜና በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት የሚወነጭፈው ድሮን ቀላል አውሮፕላን በፈንጅ ጥቃት የእስራኤል ተዋጊ ወታደሮች የህይወት መስዋዕትነት እየከፈሉ ነው። የፈንጅ አውሮፕላኖች ስጋትን ለመቋቋም በደቡብ ሊባኖስ የሚያገለግሉ ወታደሮች በኪኔሬት ሐይቅ የአሳ አጥማጆች መረብ ለመግዛት አሊያም እንዲሰጧቸው ጠየቁ። በይሁዳና ሰማርያ ቀበሎች የሰፈሩ እስራኤላውያንና የደህንነት ሚኒስተር ኢታማር ቤንግቤር የሚፈጥሩትን ግጭት ስርዓት አልበኝነት ነው ሲሉም ፕሬዚዳንት ኢስሐቅ ሄርጾግ አወገዙ። ኢራንና ሀያሉ አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳን ለማንሳትና ማዕቀብን ለማንሳት የታገደ የኢራን ገንዘብ ለማስለቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ በል ተቃርቧል ተባለ። ትናንት ምሽት በክኔሬት ሐይቅ አካባቢ የመሬት መንቀጥቀጥ እንደነበረ ተገለጸ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት የሚወነጭፈው ድሮን ቀላል አውሮፕላን የቦምብ ጥቃት የእስራኤል ተዋጊ ወታደሮች የህይወት መስዋዕትነት እየከፈሉ ናቸው። የመከላከያ ኃይል ኢታማጆር ሹም ጀኔራል ኢያል ዛሚር በሰሜኑ ክፍል ሰራዊቱን ያለ ገደብ እንዲዋጋ በመንግስት መሪዎች ላይ ግፊት እንዲያደርጉም የቀድሞው ኢታማጆር ሹም ዳን ሃሎጽ መከሯቸው። ሰራዊቱ በተዘዋዋሪ መንገድ እጆቹ ስለታሰሩበት ጠላትን መደምሰስ አልቻለም። ኢታማጆር ሹም ይህንን ክስተት ለመቀየር እንደ መሪ ጠረጴዛውን እየደበደበም በከፍተኛ ጩኸት በመንግስት መሪዎች ላይ ግፊት የማድረግ ስልጣን አላቸው። የካን ረሸት ቤት ሬዲዮ ጋዜጠኛ ለቀድሞው ኢታማጆር ሹም ላቀረቡላቸው ጥያቄ በስልጣን ላይ ያሉት ኢታማጆር ሹም እያል ዛሚር ለምን ስልጣናቸውን አይለቁም ለሚለው ጥያቄ ምላሻቸው ከስልጣን መሰናበት ያለባቸው እሳቸው ሳይሆኑ ጠቅላይ ሚኒስትሩ ናቸው የሚል ነው። ትናንት ቀኑን በደቡብ ሊባኖስ በሽብር ጥቃት የህይወት መስዋዕትነት የከፈለው የ19 ዓመቱም የኢላት ከተማ ነዋሪ የነበረ የሐምሳ አለቃም ናሆራይ ሌዘር ከሰዓት በኋላ በከተማ ውስጥ በሚገኝ ወታደራዊ መካነ መቃብር ስነ ስርዓቱ ይፈጸማል። ነፍስ ይማርን። የናታንያው የፍርድ ሂደት ጠቅላይ ሚኒስትር በፍርድ ቤት ችሎት ዛሬ የሚሰጡት የመከላከያ የምስክርነት ቃል ዛሬ ከቀኑ ሩብ ጉዳይ ለሁለት ሰዓት የሚጠናቀቅ ሲሆን ከታቀደ ጊዜ ቀደም ብሎ የፖለቲካና የጸጥታ ችግሮችን ተብሎ በተገለጸ ምክንያት ነው። በአሜሪካና በኢራን መካከል ስምምነት ላይ ለመድረስ እየገሰገሱ ካለው ውይይት ዳራ በመቃወም የፖለቲካ ደህንነት ካቢኔ ነገ ስብሰባ ያካሂዳል ተብሎ ይጠበቃል። የፈንጅ አውሮፕላኖች ከስጋት ለመቋቋም በደቡብ ሊባኖስ የሚያገለግሉ ወታደሮች በክኔሬት ሐይቅ የአሳ አጥማጆች መረብ ለመግዛት አሊያም እንዲሰጧቸው ጠየቁም። በደቡብ ሊባኖስ በጦር ግንባር እየተዋጉ ያሉት ወታደሮች የድሮን ፈንጅ ቀላል አውሮፕላን ጥቃት ለመከላከል በክኔሬት ባህር ውስጥ ያሉ አሳ አጥማጆቹ የሚጠቀሙበት መረቦች ለመግዛት ወይም ለመቀበል ጠይቀዋል ይላሉ። ቀላቀቢያችን ኢታይ ብሎመንታል በበኩሉ ይህ ሰላም የብርጌድ ተወካዮች የግል ተነሳሽነት ነው። በገሊላ በክኔሬት ባህር ውስጥ ከነበሩት አንጋፋ አሳጥማጆችን አንዱ የሆነው ምናሄም ለቢ ለቃል አቀባያችን ኢታይ ብሎመንታል እንደገለጸው ጓደኞቹ ወታደሮቹ መፍቴ ይሆናል የተባለው ይኸው በቀላል ፈንጅ የተጠመደበትን ድሮር የመጥለፍ ችሎታ እንዳለው ተናግረዋል። በይሁዳና ሰማርያ የሰፈሩ እስራኤላውያን የደህንነት ሚኒስተር ኢታማር ቤን ግቢር የሚፈጥሩት ግጭት ስርዓት አልበኝነት ነው ሲሉ ፕሬዚዳንት ይስሐቅ ሄርጾግ በጥብቅ አወገዙ። ሚኒስተር ቤን ግቢር ኃላፊነት ስለሌላቸው ከስልጣን መሰናበት ይገባል ብለዋል። ፕሬዚዳንቱም ንግግራቸውን እንዲህ በመቀጠል ሰፊው የእስራኤል ህዝብ የተወሰኑ ሰዎች እየፈጸሙ ያሉት ረብሻ፣ ሁከት፣ ግጭት በትዕግስት አሳልፈው የሊባኖሱ ፕሬዝዳንት ጆሴፍ አዋውን ዛሬ ማለዳ የጽሑፍ መግለጫ የሰጡት እስራኤል የመከላከያ ኃይሎች ከደቡብ ሊባኖስ የወጡበትን ዓመታዊ ክብረ በዓል በማስመልከት የደቡባዊ ሊባኖስ ነጻ መውጣት በመንግሥት ላይ የተጣለ ግዴታ እንደሆነና እስራኤላውያን ከደቡብ ሊባኖስ ሙሉ በሙሉ መውጣታቸው የሊባኖስ ጥብቅ ብሔራዊ ጥያቄ ነው አሉ። አክለውም ሀገራቸው ሊባኖስ ከእስራኤል ጋር በምታካሄደው ድርድር ሰራዊቱ ከሚቆጣጠርባቸው ደቡብ ሊባኖስ ለቆ ካልወጣ በስተቀር ሌላ አማራጭ ስምምነት አይኖርም ብለዋል። ኢራንና ሀያል አሜሪካ የሆርሙዝ የባህር ወሽመጥ የባህር ኃይል እገዳን ለማንሳትና ማዕቀብን ለማንሳት እንዲሁም የታገደ የኢራን ገንዘብ ለመልቀቅ ስምምነት ላይ ለመድረስ ከመቼውም ጊዜ ይበልጥ ተቃርበዋል ተባለ። በሁለተኛው ምዕራፍ ድርድር ደግሞ ሁለቱ ወገኖች የኒውክለር ጉዳይና የበለጸገ ዩራኒየም ከኢራንን ለማስወገድ የሚያስችል ምናልባት ሰፊ ስምምነት ላይ ሊደርሱ ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሮቢዮ በዋሽንግተን የሚገኙ አስተዳደር አማራጮችን ከማሰቡ በፊት ሰላማዊ ዲፕሎማሲያዊ ስኬታማ ለማድረግ ማንኛውንም እድል ይሰጣል ብለዋል። ፕሬዚዳንት ትራምፕ ከኢራን ጋር መጥፎ ስምምነት አይፈርሙም ሲሉ አጽንኦት ሰጥተዋል። ህንድን እየጎበኙ ያሉት ሮቢዮ ለጋዜጠኞች እንደተናገሩት ፕሬዚዳንት መጥፎ ስምምነት አይፈርሙም እሳቸው ብቻቸውን አደርጉም እናም በኒውዮርክን በኒውክለር የኢራን ስጋት ላይ ምንም ከትራምፕ የበለጠ ከባድ ሆኖ አውቅም። ስለዚህ ይህ ጥሩ ስምምነትም አለን። በሌላ መንገድ መግባባት አለብን። ጥሩ ስምምነት ማድረግ እንመርጣለን ያሉት በአሜሪካና በኢራን መካከል በቅርጽና በመቋጨት ላይ ያለው ስምምነትን ባስመለከተ ኢራናዊ አዋቂ ምንጭ ለአገሪቱ ታንሲኒም ዜና ወኪል እንደገለጸው ኢራን የተያዘባትን የራሷን ገንዘብ ለማስለቀቅ ከኒውክለር ቦምብ ጉዳይ ጋር መገናኘት የለበትም ከማለቱም ባሻገር ኢራን ከአሜሪካ ጋር የተካሄደው ድርድር በጥርጣሬ እየተመለከተችው ነው። ምክንያቱም ካሁን ቀደም ከአሜሪካ ጋር በተካሄደ ድርድር አሜሪካ በቃሉ አስራልቆመች ነው ማለቱን ቃል አቀባያችን ሽሞን ሚጃን ዘግቧል። በመጨረሻም የአየር ጸባይ ትንበያ ዛሬ ከትናንት ዛሬ ሙቀቱ በመጠኑ ይጨምራል ያሉት ነገና ከነገ ወዲያ ደግሞ በመጠኑ ሙቀቱ ይጨምራል ደረጃ በደረጃ ሙቀቱ መጠን ይጨምራል ያሉት የአየር ጸባይ ተመራማሪዎቹም ዜናው እስከዚሁ ነው። ወርቅነሽ
0: ሻያ አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ዜና በመቀጠል ደግሞ በሀገራችን ተጨባጭ ሁኔታ በዋናነት የብሔራዊ ደህንነታችን በሰሜኑም በኩል ያለው ተጨባጭ ሁኔታ በተመለከተ ባልደረቦች ወርቅነሽ እና ሰጠኝ ዘመነ እንግዲህ ሰጠኝ በሰሜኑ እስራኤል ከደቡብ በሊባኖስ ውስጥ የሚገኘው በሂዝቡላ ሽብር ፈጣሪ ድርጅትና በመከላከያ ሰራዊታችን መካከል የጥይት ተኩስ ልውውጡ ተባብሶ እንደቀጠለ ነው። ምንዴት ይታያል ሁኔታ ሰጠኝ?
1: በጣም አስቸጋሪ ነው። እንግዲህ እንደው አሁን የተኩስ አቁም ስምምነት ተደርጓል ከተባለ በኋላ ወታደሮች በየቀኑ ተገድለዋል መባሉ፣ የህይወት መስዋዕትነት ከፍለዋል መባሉ በጣም የሚያሳዝን ነው። በሰሜን እስራኤል እንግዲህ ከሊባኖስ ድንበር አካባቢ በሚገኙ ሰፈሮች ሂዝቦላ ለማቋረጥ ይተኩሳል። እንደገና ደግሞ ይህን ራክፋን የተባለውን አነስተኛ ድሮን በመተኮስ ያው ብዙ ችግር እያደረሰ ነው። ይህን ደግሞ ለመቋቋም የእስራኤል መከላከያ ሰራዊት ትንሽ ገደብ እንዳለበት ነው። በስምምነቱ ምክንያት ሙሉ በሙሉ ስላልተንቀሳቀሰ እዛ አካባቢ ዜጎች እንዲያውም መንግስት ረሳን፣ አስፈላጊውን እርምጃ እየወሰደ አይደለም በሚል አቤቱታ እያቀረቡ ነው። ምናልባት እንግዲህ ከአሜሪካና ኢራን እያካሄዱ ያሉት ውይይት ውጤታማ ከሆነ ያው የሊባኖስም ጉዳይ አብሮ የሚጠቃለል ስለሆነ ያ ችግሩን የሚቀርፍ ካልሆነ አሁን ባለበት ሁኔታ የሂዝቦላ ድርጅትም ይተኩሳል፣ የእስራኤል መከላከያ ሰራዊትም አንዳንድ አልፎ አልፎ እርምጃ ይወስዳል። ሙሉ በሙሉ አቅሙ እርምጃ እየወሰደ አይደለም። እንግዲህ ጦሩ ተንቀሳቅሶ የዛን አካባቢ ሰላም ማስከበር አለበት። የሂዝቦላ ድርጅት ዋጋ ሲከፍል ነው ይህንን ሊያቆም የሚችለው እና አሁን ከግንቦት 10 እስከ ዛሬ ድረስ እስከ ግንቦት 25 ድረስ ወደ 6 የሚሆኑ ወታደሮች ነው በዚህ ድሮን ጥቃት የተገደሉት እና ይሄ መሆን ያልነበረበት ነው። የተኩስ አቁም ስምምነት አለ ተብሎ በዚህ በ15 ቀን ብቻ 6 ወታደሮች ህይወት መስዋዕትነት የከፈሉበት በየቀኑ አሁን ይህን ያክል ቆሰሉ፣ ይህን ያክል ተጎዱ የሚባለው ምንሰማበት ሁኔታ መቆም ያለበት ነው። ብዙ ዜጎችም ሮሮ እያሰሙ ነው። እንዲያውም ስምምነቱም የባሰ ሂዝቦላንም ኢራንም የሚያጠናክር ነው እያሉ የሰሜን እስራኤል ነዋሪዎች እየነቀፉት ያለበት ሁኔታ ነው ያልሻየው።
0: ይህን ወርቅነሸት የሰሜኑ ክፍል በእውነትም እስካሁን ጸጥታ የለም። የተኩስ ልውውጡን ተጠናክሮ እንደቀጠለ ነው። ሰጠኝ እንዳለው የድሮን የተሰኘ ፈንጅ የተጠመደበት ቀላል አውሮፕላን ነው ህይወት እያጠፋ የሚገኘው። አሁን በተመለከተ ደግሞ ከደሞ የተኩስ አቁም ስምምነት የሚለው ሁኔታ በእስራኤል መንግስትና በኢራን በሊባኖስ መንግስት መካከል የተኩስ አቁም ስምምነት አለ ይህ እየተባለ ነው ያለው እና መከላከያ ሰራዊቱን ኃላፊነቱን በመወጣትና አሸባሪውን ድባቅ ለማድረግ ምናልባት ገደብ የተጣለበት ይመስላል። እንዴት ታየዋለሽ?
2: ገደብ የተጣለበት ይመስላል። ልክ ነህ። ትናንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ የደህንነት ጉዳይ የተወሰኑ የካቢኔ ሚኒስትሮችንና የደህንነት መዋቅር ኃላፊዎችን ሰብስበው እንደነበረ ያው በመረጃዎች ተመልክተዋል። በተከታታይ ይካሄዳል እንዲህ አይነት ስብሰባ ሰሞኑን። በዚህ ስብሰባ ላይ አሁን ያነሳኸው ሀሳብ ተነስቶ እንደነበር ነው የተነገረው። ኤታማዦር ሹም ኢያል ዛሚር የመከላከያ ሰራዊቱ ላይ የሚቃጣው ዛቻ በጣም ማስኪና አደገኛ መሆኑን ገልጸው በሰሜን እስራኤል ራክፋን አነስተኛ በራሪ ቁሶች ከባድ የቦምብ ተጠምዶባቸው ነው የሚልካቸው ሂዝቦላ እንዳልነው። እንግዲህ የተኩስ አቁም ስምምነት ተደረሰ ከተባለ አንስቶ እስካሁን 11 ወታደሮች ተገድለዋል። ለዚህ መካከል 7 የሚሆኑት በዚህ በራክፋን ነው ተመተው የህይወታቸው ያለፈውና አደገኛነቱን አንስተው እስራኤል መከላከያ ሰራዊት ተገድቧል፣ ያው የተኩስ አቁም ስምምነት በሚል ማዕቀብ ተገድቧል እና በሊባኖስ ዋና ከተማ በቤይሩት የሂዝቦላን ኢላማዎች እያጠቃ አይደለም፣ የሂዝቦላን ህንፃዎች መደብደብ አለበት በቤይሩት የሚል ሀሳብ እንዳነሱ ነው እንግዲህ የተነገረው። እንግዲህ ሀሳብ የጠቅላይ ሚኒስትሩን ፈቃድ ይጠብቃል ነው የተባለውን ለማድረግ ግን በተኩስ አቁም ስምምነት ስም መከላከያ ሰራዊቱ ተገድቦ በደቡብ ሊባኖስ አካባቢ ነው እየተንቀሳቀሰ የሚገኘው እንጂ የሂዝቦላን ድርጅት የትም አሳዶ ኢላማዎችን እያጠቃ አይደለም አሁን ሊባኖስ ምድሩ ላይ። በሂዝቦላ በኩል ግን እንደፈለጉ ትናንት ብቻ በትናንትናው ዕለት ወደ ሰሜን እስራኤል መኖሪያ ሰፈሮች 30 የሚሆኑ ራክፋን ወይም አነስተኛ ድሮኖችን እንደተኮሱ ነው የተነገረው። በደቡብ ሊባኖስ በሚገኙ መከላከያ ሰራዊቱ ላይ ደግሞ ተጨማሪ ሌላም ድሮኖች እና ሮኬቶች እንደተተኮሱ ነው የሚነገረውና በዚህ ሁኔታ ላይ ነው መከላከያ ሰራዊቱ እንግዲህ ተኩስ አቁም ስምምነት የሚለው ገደብ ወስኖት ጥቃት እያስተናገደ ያለው ማለት ይቻላል። እንግዲህ 7 ወታደሮች በዚህ ራክፋን በተባለ መሳሪያ ሲገደሉ ብዙ ጥያቄዎች እየተነሱ ነው። መጠለያ የላቸውም፣ ሜዳ ላይ ነው ያሉት። ይሄን ራክፋን የተባለ መሳሪያ በቀላሉ ለማክሸፍ ቴክኖሎጂ ትንሽ ውስብስብና አስቸጋሪ እንደሆነ ይነገራል። በዜና እንደተመለከትከው የአሳማት መጃመር እንግዲህ መከላከያ ሰራዊቱ ካሳጥማጆች ለመግዛት ወይም ደግሞ በጥያቄ መልክ በማዋስ መልክ በልመና እንዲሰጣቸው መጠየቃቸው ተሰምቶ የራሱ ትልቅ መነጋገር ያርሰ ጉዳይ ነው ያለ እንግዲህ ለታላቂቱ እስራኤል ለእንግዲህ እስራኤል መከላከያ ሰራዊት ተብሎ ይሄ ነገር ጥያቄ ሲነሳ በጣም ትልቅ ጥያቄ ያስነሳ ነው። እነዚህ ወታደሮች ወጣት ወታደሮች 1921 ዓመት በጣም እንግዲህ ጦርነት በሌለበት ሁኔታ ማለት ይቻላል ምንም በሂዝቦላ በኩል የተቃጣው ዛቻ ከባድና ጦርነት ውስጥ ቢሆንም የተኩስ አቁም ስምምነት ተብሎ ነው እንግዲህ ያለው ወታደር ህይወት መስዋዕትነት እየከፈለ ያለውና ቀላል አይደለም። ከኢራን ጋር በነበረው ጦርነት ስንት ወታደር ሞተ? ስንት ወታደር ህይወት መስዋዕትነት ከፈለ? እንግዲህ እንደሰማነው አንድም ነው ዜጎች በርግጥ አው በሚሳኤል ጥቃት ህይወት መስዋዕትነት ከፍሏል ተገድለዋል። ግን ከሂዝቦላ ጋር ያለው ጦርነት ይሄን ያህል ከባድ ነው አስቸጋሪ ነው ያለው ሁኔታ ከባድ ነው ይሄን ይመስላል።
0: በርግጥ በእንዲህ እንዳለ ወርቅነሽ የጠቅላይ ሚኒስትር ቢንያሚን ናታንያሁ የፍርድ ሂደትና የቀረበ የምህረት ጥያቄ ምን ምላሽ እየሰጠው ነው? እንዲያው በዚህ ዙሪያ
2: ይሄ ጉዳይ እንግዲህ ጠቅላይ ሚኒስትሩ እንደሚታወቀው የተለያዩ የክስ መዝገቦች እንደተከፈቱባቸው ይታወቃል። 1,000, 2,000, 4,000 እየተባለ የምስክር ቃላቸው መስጠት እንደቀጠሉናቸው በፍርድ ቤት እየተገኙ በአንዳንድ ሀገራዊ እና አስቸኳይ ጉዳዮች ምክንያት ያው የተቀጠረው ችሎት የፍርድ ቤት ችሎት አንዳንዴ ይሰረዛል፣ አንዳንዴ ጊዜው ያጥራል። ዛሬም ችሎት እንደነበራቸውና ችሎቱ እስከ 2 ሰዓት ድረስ ብቻ ሊካሄድ እንደሚችል ፍርድ ቤቱ ያው ተጠይቆ ፈቃድ እንደሰጠ ተነግሯል። ያው እንግዲህ በአስቸኳይ ደህንነት ጉዳይ አስቸኳይ ስብሰባ እንደሚያካሄዱ የደህንነት ስብሰባ ነው የተነገረው ጠቅላይ ሚኒስትሩ። ከዚህ ጋር ተያይዞ እንደምናስታውሰው በአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥያቄ መሰረት እሳቸው ነው እንግዲህ ለመጀመሪያ ጊዜ በእስራኤል ክነሴት ንግግር ሲያደርጉ ይህን ሀሳብ ያቀረቡት። ፕሬዚዳንቱ ምናል ለምህረት ቢያደርጉላቸው ለጠቅላይ ሚኒስትሩ ብለው ጠይቀው ነበር። እንግዲህ ያ ጥያቄ እውን ሆኖ ያው በይፋዊ መንገድ ቀርቦ ሂደት ላይ ነው ያለው። ከትናንት ጀምሮ እየወጣ ያለው መረጃ ግን ይህን በሚመለከት ፕሬዚዳንት ሄርጾግ ጠርተው ለማነጋገር ሞክረው ነበር፣ መልእክት አስተላልፈው ነበር። ጠቅላይ ሚኒስትሩና የመንግስት ህግ አማካሪዋ ተገንተው ሁለቱን ለማወያየት በጉዳዩ ውይይት ለማድረግ ጥያቄ አቅርበው ነበር። ነገር ግን በጠቅላይ ሚኒስትሩ በኩል ምላሽ እንዳልተሰጠና የህግ አማካሪዋ ግን ፈቃደኛ ሆነው እንደነበረ፣ በዚህ ምክንያት ፕሬዚዳንት ይስሐቅ ሄርጾግ ይህን ሀሳብ ያው አቁመውት ነው ያለ ሂደቱ ቆሟል። በዚህ ምክንያቱ ያው ይሄ እንደሆነ ነው የተነገረው። እንግዲህ ያለው ሁኔታ ይሄ ነው ለጊዜው።
0: በዚህ ዙሪያ ሰጥ የሰመነ
1: አጭሩ በዚህ ዙሪያ የምጨምረው እንግዲህ ያው የዚህ ይቅርታውን ወይም ደግሞ ክስፋይሉን ይሰረዝልኝ ሁኔታ አይተው ውሳኔ ማስተላለፍ አለባቸው። ሂደት አለው። ያንን ሂደት የህግና ፍትህ ሚኒስቴር ጽህፈት ቤት ሰራተኞችም በዛ አካባቢ ታልፎ ፕሬዚዳንቱ ለጠቅላይ ሚኒስትሩ ያቀረቡትን ሁኔታ መቀበል አለመቀበላቸው ማስታወቅ ነበረባቸው። እሱንም በሂደት ቆየ። አሁን ደግሞ ነገሩን ተወጥ ያደረጉበት ጠቅላይ ሚኒስትሩ አሁን ወርቅነሽ እንዳለችው በዚህ ሁለቱ አካላት እንዲስማሙ የመንግስት ህግ አማካሪዋ የተስማሙበት ሁኔታ ስለነበረ ለማቀራረብ የጣሩበትን ሁኔታ ጠቅላይ ሚኒስትር ናታንያሁ ነገሩን ችላ ብለውታል። ምናልባት ይሄ አሁን እየቀረቡ ፍርድ ቤት የምስክር ቃል የሚሰጡበት በየጊዜው ፍርድ ቤት የሚቀርቡበት ጉዳይ ሊጠናቀቅ ስለሆነ በዛ ምክንያት እየቀረቡ አይደለም፣ ለተደረገላቸው ጥሪ አዎንታዊ ምላሽ እየሰጡ አይደለም ይባላል። እንግዲህ የሚሆነው እናያለን። ፕሬዚዳንቱስ አይተው ውሳኔ ያስተላልፋሉ? ጠቅላይ ሚኒስትሩ ወይም ደግሞ የተባለውን ነገር ይተውት ይሆን? ምና ይሆናል? ገና ዝርዝር ያለ ነገር የለውም።
0: ከዚህ መጨመሪያ የመንግስት አቃቢ ህግ ከሳሽ ነው፣ ተከሳሹ ጠቅላይ ሚኒስትር ናቸው። የቀረበው ጠቅላይ ሚኒስትሩ በተከሰሱባቸው ጉዳዮች ላይ አዎ ጥፋተኛና ጥፋተኛ ነኝ ካሉ ያው በዚህ በድርድሩ ምንድነው ሊጣልባቸው በፍርድ ቤት ሊጣልባቸው የሚባለው ቁጣት ለማቃለል የሚል ድርድር ነው በሚለው አው እንዳልከው ጠቅላይ ሚኒስትሩ ቻላ ብለዋል።
1: እስደርቲው ነው
0: ይሉታል። እንግዲህ በሁለቱ በግራ
1: ያም ይሆን አይመስለኝም ጠቅላይ ሚኒስትሩ አጥፍቻለሁ አላሉም። ለሀገሪቱ ሲባል ለአንድነት ሲባል ነው እኔ ክስ ይሰረዝልኛል እንጂ አጥፍቼ ቅርታ ይደረግልኝ አላሉም።
0: ደግሞ ይህን ቃል ካልሰሙ ምህረት ማድረግ አይችሉም ለጠቅላይ ሚኒስትሩ ነው ምና በቆደ ቀጣዩ ረስናል ሰጠኝ ዘመነ በአሜሪካና በኢራን መካከል ያለው የሰላም ድርድር ሂደት ያለበት ሁኔታ ምን ይመስላል?
1: ያው በየጊዜው እናቀርበው ጉዳይ ነው። ትላንትም ዛሬም የተመለከትነው ያለ ነው። ሁለቱ አካላት እየተስማሙ ነው ይባላል። መፈራረማቸውን ሁሉም እየጠበቀ ያለ። አሁን ትልቁ ጥያቄ በዚህ የአንበሳው አገሳ ጦርነት ለ40 ቀናት ያክል ተዋግተን እንደዚህ ደግሞ 2005 ዓመተ ምህረት በነበረው ሰኔ ጦር 12 ቀናት ተዋግተን በጦርነቱ የተቀመጡ ግቦች የሚገኙ አይመስልም። ራሱ የኒውክለሩን ጉዳይ ከስምምነቱ ከተፈረመ በኋላ ነው ድርድር የሚጀመርበት የሚባለው። እስራኤል ስጋት ውስጥ ጥሏታል። ፕሬዝዳንት ትራምፕ ግን እኔ ኢራንን የኒውክለር ጉዳይ ሳላስቀድም አልፈራረምም ነው ያሉ። እንደው ተፈራርመው ውጤቱ ካልመጣ በቀር አሁን በየቦታው የሚወጣው ዘገባ በሙሉ አንዱም ይታመን አይደለም። ግን ወደ ሰመምነት እየተቃረቡ እንደሆነ እየተነገረው
0: ወደ ለማጠቃለል ወርቅለሸት በዚህ ዙሪያ ዲቴል በከአመት ባለፈው አመት ሰኔ ወር ላይ 12 ቀናት ጦርነት በእስራኤልና በኢራን መካከል

0: የአሜሪካና የኢራን ጉዳይ አንዳንዴ በድርድር ውስጥ ሆኖ ድንገት ጦርነት ሲከፈት አይተናል። ጦርነት ሲነሳ ድርድር እየተባለ ደግሞ ምን ያህል አሰልችና አድካሚ እንደሆነ አይተናል። ወይ ለይቶለት አይስማሙ ወይ ስምምነቱ የቀረበው ሐሳብ ኦን አይሆን ድንገት ይፈርሳል፣ ድንገት ይታደሳል፣ ድንገት ይቆረጣልና አስቸጋሪ ነው። እርግጠኛውን መናገር ምን ይችላል ነገርም የለም። ግን አሁንም ያው እንዳለው ነው። ትናንት በጣም እንደተቃረቡ ሰምተን ነበር። ረቂቁ ሊጸድቅ ነው፣ የስምምነቱ ረቂቅ ሰነዱ ተዘጋጅቷል ተብሎ ነበር። እንግዲህ ዋና ዋና ተብሎ የቀረበው ጉዳይ በኢራን ላይ ሲጀመር ጦርነት የተከፈተው እኮ በኢራን ላይ የኒውክሌር ጦር መሳሪያ እየገነባች ስለሆነ ያው ለዓለም ስጋት ስለሆነች፣ በእስራኤል ላይ ስለምትዝት፣ በእስራኤል ህልውና ስለማታምን፣ እስራኤል ከዓለም ካርታ ትጥፋ ስለምትል ነው። አሁን ደግሞ ምንድን ነው በስምምነቱ በኒውክሌሩ ጉዳይ አልደራደርም ከስምምነት በኋላ ነው ማለት ዞሮ ዞሮ የጦርነቱ መነሻ ምን ሆነና ነው። እና በጣም አስቸጋሪ ጉዳይ ነው። በኒውክሌሩ ላይ በኒውክሌሩ ግንባታዋ ላይ ካልተደራደረች ምን አይነት ስምምነት ነው የሚደረግ? የሆርሙዝ ባህር መዘጋት፣ የኡራኔ የሚያብላላችሁን መደበቅ፣ አልሰጥም ለሌላ ሀገር አላሳልፍም ማለቱ እኮ ከኒውክሌር ግንባታው ጀርባ ተከትሎ የመጣ እንጂ ዋናው ሀሳቡ ጦርነት የተከፈተባት የኒውክሌር ጦር መሳሪያ እየገነባች ስለሆነና በዓለም ላይ በእስራኤል ላይ እየዛተች ስለነበረ ነው። እንግዲህ ዋናው የምናውቀው ሀሳብ ይሄ ነው። አሁን ግን የኒውክሌር ጦር መሳሪያችን ዙሪያ አንደራደርም፣ የሆርሙዝ ባህር ይከፈትልን፣ ማዕቀብ የተጣለው ገንዘብ ይለቀቅልን ነው ያሉት። ይህ ሁሉ ከሆነ እንግዲህ ዞሮ ዞሮ ኒውክሌሩን በህጋዊ መንገድ ልታብላላ ወይም ልታምርት ልትሰራ ትችላለች ማለት ነው። ከዚህ ጋር ተያይዞ እንግዲህ አሁን ፋይናንሻል ታይምስ የተባለው ድረገጽ ደግሞ ባወጣው ዘገባ እስራኤል ለደህንነቷ በሚያሰጋት ማንኛውም አስቸኳይ ነገር ሁሉ ቀጥታ አስቸኳይ እርምጃ መውሰድ እንደምትችል፣ በኢራን ላይ ዋና ዋና ተብሎ የተጠቀሱ ነገሮች መሰረታዊ የስምምነቱ መሰረታዊ ሀሳቦች አሁንም በስምምነቱ ሊጠቀሱ እንደሚችሉ የኒውክሌር ጦር መሳሪያ፣ የሆርሙዝ ባህር ያብላላችሁ ኡራኒየም፣ እነዚህ እንደሚነሱ እየተገለጸ ነው። በእስራኤል በኩል ያለው ሁኔታ ደግሞ ስናየው እርግጠኛ ሆኖ መናገር ባይቻልም በተከታታይ የደህንነት ጉዳይ ኃላፊዎች ስብሰባ እያካሄዱ ናቸው። እንዲሁ ስምምነቱ እንኳን ድርድሩ ቢፈርስ በተጠንቀቅ ያው ተዘጋጅተን መጠበቅ አለብን የሚል ዘገባ በየጊዜው እየወጣ ነው። እንግዲህ ጊዜ ነው ሁኔታውን የሚፈርደው፣ ያው ጊዜ የሚያመጣውን እናያለን።
1: እሺ፣ እንግዲህ ወቅመሸቴ ሰጠኝ ዘመነ ለሰጣችሁት ወቅታዊ ዘገባ እያመሰገንኩ ነው። እና እንግዲህ ወደ መደበኛ ሳምንታዊ ታሱቃ የስራ አለም የተሰኘው ፕሮግራም ነው የሚቀርበው። እና ታሱቃ
2: ከስራ አለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
0: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን እንግዶች አሉን። እንግዶቻችን የኃይሌ ፕሮጀክት መስራችና ባለቤት አቶ ቤኒ ኃይሌና ቃል አቀባዩ አቶ እሱባለው ወረታ ናቸው። ኃይሌ ፕሮጀክት ምንድን ነው? እንግዲህ ኃይሌ ፕሮጀክት ከነሱ በሰፊው እንሰማለን። በቢና መላሆቲ ወይም በአርቲፊሻል ኢንቴሊጀንሲ በኤአይ ታግዞ በትራንስፖርት ዘርፍ ላይ የሚሰራና በተለይ የኛ ማህበረሰብ ደግሞ በቋንቋ ችግር እውቀት እያለው እውቀቱን ተሸክሞ እንዳይቀመጥ የቋንቋ ችግርን የሚፈታና በዚህ በትራንስፖርት ዘርፍ በቴክኖሎጂ አማካኝነት እገዛ በማድረግ መንጃ ፈቃድ እንዲያወጡም ሆነ ስራ እንዲያገኙ የሚያግዝ ነው። በዚህ ዘርፍ እንዲሰማሩ እንግዲህ እስከ ከፍተኛ ባለሙያ መሆን እንዲችሉ እንዲደርሱ እየሰራ ያለ ፕሮጀክት ነው። ቤኒ እንሰማለን እንግዲህ ሀሳቡን ፕሮጀክቱ ምን እንደሚሰራ። እሱ ባለው ወረታ ደግሞ ዶቬር ነው የፕሮጀክቱ ቃል አቀባይ። እሱም ደግሞ ስለ ፕሮጀክቱ ያው ሰፋ አድርጎ ይነግረናል። ከሁለቱም ሀሳቡን እንሰማለን። ሁለቱም እንግዶቻችን ስልክ መስመራችን ላይ ይገኛሉ። አቶ ቤኒ ኃይሌ ጤና ይስጥልን።
3: ሰላም ሰላም ለኩላም
0: እናመሰግናለን። እኛ ሰላም ነን። እንግዲህ እኛን አማርኛ ትሰማለህ፣ በኢብሪት ነው የምናገር ብለሃል። እንሰማለን። እሺ፣ እንግዲህ በሂደት አማርኛም ከቀጠልክ ጥሩ።
3: እችላለሁ፣ ትንሽ ይከብደኛል። ስለዚህ ነው በኢብሪት።
0: ሌላው እንግዳችን አቶ እሱ ባለው ወረታ ነው። እሱ ባለው ጤና ይስጥልን።
4: ጤና ይስጥልን፣ እንዴት ዋላችሁ?
0: እናመሰግናለን። እግዚአብሔር ይመስገን። እንዴት ናችሁ?
4: እግዚአብሔር ይመስገን፣ ሰላም ነን።
0: አቶ ቤኒ በመጀመሪያ

0: ወርቅ ዘሸቴ በቀጣይ ወድ የሚደርሰን አዳዲስ ዜናዎች መረጃዎች ይደርሰናልና አሁን የደረሰን መረጃ በመከላከያ ሰራዊት ታማጆር ሹም በተገኙበት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመምሩት የካቢኔ ደህንነት ሚኒስትሮች ከትናንት ማምሻውን ስብሰባ አድርገው ነበር። ይህን በተመለከተ በተለይ በሰሜኑ ክፍል ባለው የሽብር ሽብር ፈጣሪ ድርጅትን በተመለከተ ታማጆር ሹሙ ለሚኒስትሮች የሰጡት አስተያየት አለ። ምን ነበር?
1: ኢሻያው ቀደም ሲልም ባችንሹ ባጭሩ ለመረካካት ለማየት ሞክረናል። ይነርሰ ጉዳይ እንዳልከው ትናንት ምሽት በተካሄደው የደህንነት ካቢኔ ሚኒስትሮች ስብሰባ ያው የደህንነቱ መዋቅር ኃላፊዎችና የተወሰኑ ሚኒስትሮች ነው እንግዲህ የደህንነት ሀገራዊ ጉዳይ ነው ስብሰባው የተሳተፉትም እነዚህ ባለስልጣናት ናቸው። ኢታማጆር ሹሙ እንዳሉት በሊባኖስ እንግዲህ ያለውን ጉዳይ በሚመለከት ነው። የመከላከያ ሰራዊቱ በአሜሪካ ጫና ምክንያት በሊባኖስ በተለይ በዋና ከተማዋ በቤሩት አካባቢ የሚገኙ ሂዝቦላ ተቋማትን ሂዝቦላ ድርጅቶችን እያጠቃ ስላልሆነ ማጥቃት እንዲጀምር መከላከያ ሰራዊቱ ላይ እንግዲህ በራክፋን በተባለው ተንሳፋፊ ድሮን ወይም ቁስ በሚደርሰው ጥቃት ምላሽ ይሆን ዘንድ በቤሩት የሚገኙ ሂዝቦላ ተቋማት ላይ ጥቃት መውሰድ አለበት መከላከያ ሰራዊቱ። ይሄን ያደረግን አይደለም ምክንያቱም የአሜሪካ ጫና ስላለ በዛ ጫና ምክንያት ጥቃቱ እየተወሰደ አይደለም የሚል ሐሳብ ነው እንዳቀረቡ የሚነገረው። የተኩስ አቁም ስምምነቱ ከተደረሰ በኋላ በተለይ ራድዋን የተባለው የሂዝቦላ ድርጅት ሲተዋጊ ኮማንዶ አዛዥ ላይ እርምጃ ተወስዷል በእስራኤል መከላከያ ሰራዊት አማካኝነት። እንግዲህ ከዚህ ውጪ ተኩስ አቁም ስምምነቱ ከተደረሰ በኋላ ከባድ የሚባል ጥቃት እንዳልደረሰ ነው በሂዝቦላ ድርጅት ላይ። ግን ያው እንግዲህ ትናንት ኢታማጆር ሹሙ ባቀረቡት ሐሳብ ዙሪያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት እሳቸው እንግዲህ ፈቃድ ከሰጡ እስካሁን ያለው አሰራር ላይ ለውጥ ይደረግበትና መከላከያ ሰራዊቱ ጥቃቱን አጠናክሮ ይቀጥላል ተብሎ የሚጠበቀው
0: ኢታማጆር ሹሙ ባለው ይህ አሸባሪ በመኖሪያ ሰዎች ሰላማዊ ዜጎች በሚኖሩ ፎቆች ህንጻዎች እየተሽኮለከ ስለሆነ አሁን በተኩስ አቁም ጋር ምክንያት በማድረግ የመከላከያ ሰራዊት እንደው ይከባ የማጥቃት እርምጃ ይወስድ ነበርና ኢታማጆር ሹሙ ያሉት እንደመሰሳለን የተወሰኑ ህንጻዎችን እናወድማለን የሚለውን ሐሳብ ምናልባት ተግባር ላይ ይሆን ይሆን
1: እንግዲህ አይታወቅም። የጠቅላይ ሚኒስትሩን ፈቃድ ይጠይቃል ነው የተባለው ተግባራዊ ለማድረግ ይሄን ሐሳብ በሂደት ይታያል። አሁን እንግዲህ በሰሜን እስራኤል በኩል የተፈጠረ ያለው ሁኔታ አሳሳቢ ነው። መከላከያ ሰራዊቱ በጣም ከባድ መስዋዕትነት እየከፈለ ነው ያለው።
0: ጥሩ ወደ ሁለተኛው ርዕሰ ጉዳይ መከላከያ ሰራዊታችን በኩልነት ወታደር እና የማገልገል አስፈላጊ ነው የሚለው ህግ ጋር በተያዘ የሃረዲም ሃይማኖት አጥባቂ ወጣቶች አሸፈረን እያሉ ነው። ትእዛዝ ይቀበላሉ ወደ ጦር ሰፈር እንዲደርሱ በደብዳቤ ትእዛዝ ይደርሳቸዋል ግን እምቢ እያሉ ነው። አሁን ምንድን ነው የመከላከያ ሰራዊቱም እነዚህን የወታደራዊ ፖሊስ ተከታትሎ ይዛቸዋል ያስራቸዋል ነበርና አሁን ምን ይጠይቃል መከላከያ ሰራዊቱ?
1: እንዳልከው እንግዲህ ወደ መከላከያ ሰራዊቱ እንዲዘምት ደብዳቤ ወይም ትእዛዝ ተሰጥቶት በሰዓቱ ዘመቻ ጣቢያ ላይ የማይገኝ አካል ወይም ወጣት በዚህ ምሽጣራ ጽባይት ወይም መከላከያ ሰራዊቱ የፖሊስ ፈልጎ ያው በቁጥጥር ስር ያውለው አላስፈላጊ እርምጃ ይወሰዳል። የተለመደ አሰራር ነው ፖሊሳዊ አሰራር ወይም ወታደራዊ አሰራር። አሁን የሃረዲ ማህበረሰብ እንግዲህ እንደምናውቀው የሃይማኖት ትምህርት ቤት የሽፋ ተማሪዎች በተደጋጋሚ ትእዛዝ እየተላከላቸው ያው አይሄዱም አይዘምቱም ወደ ዘመቻ ጣቢያዎች በጊዜው በሰዓቱ አይደርሱም። አሁን መከላከያ ሰራዊቱ ያቀረበው ጥያቄ ምንድን ነው? ለፖሊስ ወታደራዊ ክፍል ከሚቀጥለው ወር መጀመሪያ ጀምሮ በጣም በርካታ ትእዛዞች ተልከው በሰዓቱ ስላልመጡ የሚዘምቱ አካላት ወይም ወጣቶች የሃረዲ ማህበረሰብ ወጣቶችን እንግዲህ በቁጥጥር ስር ለመዋልና አጠቃላይ ያው የሚሰሩበት አካሄድ ለማስቀጠል በሃረዲ ማህበረሰቦች ላይም ፖሊስ እንዲያስብበትና እንዲመድብ በበጀትም በሰው ኃይልም በኩል ፖሊሶች እንዲመድብ የፖሊስ ወታደሮች ወታደራዊ አካል ኃይል እንዲመድብ የሚል ጥያቄ አቅርቧል። ለሚቀጥለው ወር መጀመሪያ ጀምሮ እንግዲህ እንዲህ አይነት አሰራር እንደሚቀጥል ነው በመከላከያ ሰራዊቱ በኩል የተላለፈው።
0: የሌላ ፈንት ጠበቅ ያለ እርምጃ ይወሰዳል ማለት ነው። መከላከያ ስርዓቱ የሰው ኃይል ወታደር እጥረት እንዳለው በተደጋጋሚ እየገለጸ ነው እና
1: ጥሩ እንግዲህ ሻየው ያው ይሄን ይመስላል። በምሽቱ ስርጭታችን እንደገና በሰፊው እንመለከተዋለን። ስርጭታችን ተጠናቀቀ። ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለኢላይ ቢንሻባት ምስጋና ይድረሰው። እንግዲህ ያስተናገርናችሁ
0: ሰጠኝ ዘመነ
1: ሻየው ደጉና
0: ወርቅነሽ እሸቴ
1: ነበርን። መልካም ቀን። 7 ሰዓት ላይ ትክክል እንገናኛለን። እሺ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሁለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ቴት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 17 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ሳምንታዊ ህግና ፍትህ ፕሮግራም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም በተለያዩ ርዕሰ ጉዳዮች ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ የሂዝቡላ ሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የአረብ ማህበረሰብን የሚወክለው ራአም የተባለው ፓርቲ ሊቀመንበር ማንሱር አባስ ፓርቲያቸው ሽብርተኛነትን ይደግፋል በሚል በምርጫው እንዳይወዳደር ለማድረግ እየተሰራ ነው በማለት ተቹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ለመድረስ የሚካሄደው ድርድር ግስጋሴ እየታየበት መሆኑን አስታወቁም። የእስራኤል ብሔራዊ ባንክ ወለዱን በአንድ አራተኛ እጅ ለመቀነስ መወሰኑን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂዝቡላ ሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሂዝቡላ የሽብር ጥቃት መሰረተ ልማቶች አቅራቢያ የሚገኙ ነዋሪዎችን አካባቢውን እንዲለቁ መልእክት ካስተላለፈ በኋላ ጥቃት ማድረሱን አስታውቋል። በተመሳሳይ ቡርጅ ሽማሊ በተባለው አካባቢና ጾር በተባለችው ከተማ የሂዝቡላ የሽብር ግንባታዎች ላይ ጥቃት መድረሱ ታውቋል። ይህ በዚህ እንዳለ ትናንት በደቡብ ሊባኖስ የሂዝቡላ አሸባሪዎች በተኮሱት ራክፋን ወይም ድሮን የህይወት መስዋዕትነት የከፈለው የአምሳ አለቃ ኖራይ ሌዘር በኢላት በሚገኘው ወታደራዊ መካነ መቃብር የቀብር ስነስርዓቱ ተፈጽሟል። የአምሳ አለቃ ኖራይ ሌዘር የኢላት ከተማ ኗሪ የ19 ዓመት ወጣት ሲሆን በመከላከያ ሰራዊት ውስጥ የምህንድስና ክፍል ጦር ተዋጊ ነበር። ነፍስ ይማር። የሂዝቡላ ሸባሪ ወደ ሰሜን እስራኤል ያሰነጨፈው ያለ ሰው የሚበራ አይሮፕላን ምቱላ በተባለው ሰፈር በአንድ መኖሪያ ቤት ጣሪያ ላይ ጉዳት አደረሰ። አንድ ሰው በቀላሉ ሲቆስል በህንፃው ላይ ጉዳት መድረሱ ተገልጿል። የምቱላ ሸንጎ ምክትል አስተዳዳሪ አቢ ናዲቭ ከመከላከል ወደ ውጊያ መግባት አለብን፣ ነገር ግን አሜሪካ እጃችን ስላሰረችን የገሊላን አካባቢ ልናጣው ነው፣ በጦርነት ጥላ ስር መኖር አይቻልም ብለዋል። በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ አቢ ናዲቭ
2: בדיוק עכשיו שאנחנו מתכוננים גם לשידור שני מיירטים יצאו מעל ראשנו פה והיו שני עירותים. מצב הזוי, מצב לא הגיוני, אש בלי הפסקה. אנחנו חיים תחת איום תמידי, די, מספיק, עייפנו. אנחנו באמת מוכנים לשבת חודש היום במקלטים רק להבין שצהל ומדינת ישראל עושים את העבודה. מספיק להתגונן, עייפנו מלהתגונן, רבותיי.
1: አቪና ዲቭ ቃለ መጠይቅ ሊደረግላቸው የተዘጋጁ በነበረበት ጊዜ ሁለት ጸረ ሮኬት መተኮሱን ገልጸው የምንገኝበት ሁኔታ ከባድ ነው፣ ሁኔታው ፍትሃዊ አይደለም፣ በጦርነት ጥላ ስር በዛቻ ውስጥ መኖር ያደክማል፣ ይበቃናል፣ አንድ ወር ያክል በመከላከያ ክፍል ለመቀመጥ ዝግጁ ነን፣ መከላከያ ሰራዊቱና መንግስት ስራቸውን ይስሩ፣ በመከላከል ውስጥ መኖር ደክሞናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ የሚካሄደው ድርድር ግስጋሴ እየታየበት መሆኑን አስታወቁ። ዶናልድ ትራምፕ ስምምነቱ መካከለኛውን ምስራቅ ያካተተና ሰፊ ይሆናል ወይም ከነጭራሹ አይኖርም በማለት በማህበራዊ ትስስር ገጻቸው ላይ በጻፉት መልእክት ገልጸዋል። ይህ በዚህ እንዳለ ትራምፕ መንግስታቸው እያካሄደ ያለውን ስምምነት ሂደት ለሚተቹ አካላት በ2015 ዓ.ም ተመረጠ ከነበረው የኒውክሌር ስምምነት በተቃራኒ በጅጉ የተሻለ ስምምነት ነው ሲሉ ትችቱን ውድቅ አድርገዋል። ترامپ به کنگرنسو یه دیموکراسی نه یه ریپبلیکان پارتی آبالتن تشنافیوچ بمالتن نه تچتاچون ودک بمادرک سممنتو به پرزیدنت باراک اوباما زمن منگستندن برو به قطتا وده نیکلر تور مساریا گمباتا یه میامرا سایهون یه تلیه ناس فلگینو به امریکا دهننت علی دراد درم بلوال የሐረዲ ማህበረሰብ ወጣቶችን ወደ መከላከያ ሰራዊት እንዲዘምቱ በሚደረገው እንቅስቃሴ የጥሪ መልእክት ደርሷቸው ወደ ዘመቻ ጣቢያ ያልሄዱ ወጣቶችን በቁጥጥር ስር ለማዋል ወታደራዊ ፖሊስ ኃይል እንዲመደብ የእስራኤል መከላከያ ሰራዊት ጥያቄ ያቀረበ ተባለ። ወታደራዊ ፖሊስ ክፍል በሚቀጥለው ወር መጀመሪያ ላይ እንብተኛ የሐረዲ ሃይማኖት ተማሪ ወጣቶችን በቁጥጥር ስር ለማዋል በቂ ኃይል እንዲመደብ የጠየቀ ሲሆን ዘመቻውን ለማስኬድና የሚያስፈልገውን ኃይል ለመጠየቅ ሰሞኑን የሚካሄደውን ውይይት ተከትሎ ሲሆን ጥያቄው የቀረበው ከፍተኛው ፍርድ ቤት ባጋጽ በፖሊስ ስራ አፈጻጸም ላይ ከባድ ትችት ቢሰነዝርም ባለፈው ጊዜ የፖሊስ አዛዡ ዳኒ ለቪ ለተመሳሳይ ዘመቻ ኃይል ለመመደብ ፈቃደኛ እንዳልሆኑ ተገልጿል። ፖሊስ ባለፉት ወራት ባደረገው ውይይት የድንበር ጠባቂ ፖሊሶችና ተጠባባቂ ወታደሮች ለተጨማሪ ተልእኮ ቅድመ ዝግጅት እንዲያደርጉ እንዲፈቀድላቸው የጠየቀ ሲሆን ነገር ግን ጥያቄው በጊዜው ተቀባይነትን አላገኘም ተብሏል። የአረብ ማህበረሰብን የሚወክለው የራአም የተባለው ፓርቲ ሊቀመንበር ማንሱር አባስ ፓርቲያቸው ሽብርተኛነትን ይደግፋል በሚል በመርጫ እንዳይወዳደር ለማድረግ እየተሰራ ነው በማለት ተናገሩ። ማንሱር አባስ የራአም ፓርቲ ሽብርተኛነትን ይደግፋል በሚል የሀገር ውስጥ ደህንነት ተቆጣጣሪ ክፍል ሻባክ አስተያየት እንዲሰጥበት በእቅድ እንዲሰራ የጥምር መንግስቱ ጠይቋል ብለዋል።
3: אנחנו פונים לרשויות המדינה והחוק לנהוג באופן אחראי ממלכתי במיוחד לשבק לשמור על המשטר הדמוקרטי ומוסדותיו ושלטון החוק ולא להיות כלי שרת בידי פוליטיקאים שרוצים להכריע את תוצאות הבחירות בדרך לא דמוקרטית תשובתנו כמובן שתבוא בקלפי
1: ማንሱር አባስ የሀገሪቱን ባለስልጣናትና ህጋዊ አካል በተለይም የሻባክ ድርጅት ዲሞክራሲያዊ ስርዓቱን ተቋማቱንና የህግ የበላይነትን በኃላፊነት እንዲጠብቅ የምርጫውን ውጤት ዲሞክራሲያዊ ባልሆነ መንገድ ለመወሰን ለሚፈልጉ አካላት መሳሪያ እንዳይሆን ጥሪ እናቀርባለን በማለት ውጤቱ በመርጫ ሳጥን ይረጋገጣል ማለታቸው ታውቋል። ማንሱር አባስ በክነሴቱ ከፓርቲያቸው አባላት ጋር ባደረጉት ውይይት የእስራኤል ብሔራዊ ባንክ ወለዱን በ1/4 እጅ ለመቀነስ መወሰኑን አስታወቀ። የእስራኤል ብሔራዊ ባንክ ባንክ እስራኤል ወለዱን ከ4 ወደ 3.34% ዝቅ ለማድረግ መወሰኑ ታውቋል። ባንኩ ወለዱን ከቀነሰባቸው ዋና ዋና ምክንያቶች መካከል አንዱ የገንዘቡ ግሽበት መቀነሱና የእስራኤል ገንዘብ ሸቀል ዋጋ መጠናከሩ ነው ተብሏል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ88 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ35 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ የአየር ጸባይ ነገ ከዛሬው ጋር ተመሳሳይ ነው። ከነገ ወዲያ ረቡዕ ሙቀቱ ቀንሶ ቀዝቀዝ እንደሚልና ሐሙስ ሙቀቱ እንደሚጨምር የአየር ንብረት ትንበያ ባለሙያዎች ካላኩልን ዘገባ መረዳት ይችላል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 24 በሃይፋ 23 በቤርሸባ 27 በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ በርካታ አርሰ ጉዳዮች አሉ በአገራችን ባለማችን። ዋናው አርሰ ጉዳይ ግን የሀገራችን ማን አርሰ ጉዳይ ያለማችን መነጋገር አርሰ ጉዳይ በኢራንና በአሜሪካ መካከል እየተካሄደ ያለው የሰላም ድርድር ነው። እንግዲህ የሰላም ስምምነት ላይ ለመድረስ የሚካሄደው ድርድር ግስጋሴ እየታየበት እንደሆነ ከምንጊዜውም በበለጠ ሁኔታ መቀራረብ እንደታየ ትናንት ጀምሮ በርካታ መረጃዎች ወጣሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ስምምነት ኢራንን በጭራሽ የኒውክሌር ባለቤት አያደርጋትም፣ ስምምነቱም በጣም ከበፊቱ 2015 ዓ.ም ላይ ከነበረው የኒውክሌር ስምምነት የተሻለና የተለየ አስፈላጊ ነው፣ ለአሜሪካ ደህንነት አስፈላጊ ነው፣ በአሜሪካ ደህንነት አልደራደርም በማለት በተደጋጋሚ እየተናገሩ ናቸው። እንግዲህ በ2015 ዓ.ም የነበረውን ስምምነት ያኔ 2015 ዓ.ም ላይ የአሜሪካ ፕሬዚዳንት የነበሩት ፕሬዚዳንት ባራክ ኦባማ ናቸው። እንግዲህ እሳቸው ዘመን ላይ የተደረሰው ከኢራን ጋር የነበረው የኒውክሌር ጦር መሳሪያ ግንባታዋን በሚመለከት የነበረው ስምምነቱ ጥሩ እንዳልሆነና ኢራን ስምምነቱን ተገን በማድረግ የኒውክሌር ግንባታዋን እያስኬደች እንደነበረ ነው የሚነገረው። ትራምፕ በእጅጉ ተቃራኒ ነው የሚሉት አሁን ደግሞ ያ ስምምነት ያው የኒውክሌር ጦር መሳሪያ ግንባታውን ኢራን እንድታስቀጥል ምቹ ሁኔታ የፈጠረ ቢሆንም የአሁኑ ግን በተቃራኒው ከዛ የተለየ ነው። እንደውም ስምምነቱ አጠቃላይ መካከለኛውን ምስራቅ ሰፋ አድርጎ የሚይዝ በርካታ ሀገራት በዚህ ስምምነት ስር ሊሳተፉ የሚችሉበት ስምምነት መሆን አለበት፣ እንደውም እንደዛ ካልሆነ ይቀራል እያሉ መሆናቸው በሰፊው እየተነገረ ነው። ዛሬ በሚወጡ መረጃዎች ስምምነቱ ወይም በጣም አስተማማኝና ጥሩ ስምምነት ይሆናል ወይም ከነጭራሹ ይቀራል ብለዋል። አሁን ደግሞ ቆየት ብሎ መሸት ከእንግዲህ ቅርብ ጊዜ የወጣ ዘገባ ነው። ትራምፕ እንደሚሉት የተለያዩ የመካከለኛው ምስራቅ የአረብ ሀገራት በአብርሃም ስምምነት ስር መካተት አለባቸው ይላሉ ማለታቸው ተገልጿል። የአብርሃም ስምምነት እንግዲህ የመካከለኛው ምስራቅ ሀገራት እንዲሁም ሞሮኮን ጨምሮ ሱዳንም ያው መንገድ ላይ ነበረች ወደ ስምምነቱ ለመካተት በራሷ ችግር ምክንያት መጨረሻ ላይ ብዙ ያልተቋጩ ነገሮች ቢኖሩም አራት ሀገራት የአረብ ሀገራት ከእስራኤል ጋር ስምምነት ላይ ደርሰዋል። ይህ ነው እንግዲህ አብርሃም ስምምነት ተብሎ የሚጠራው። አሁን ሳውዲ አረቢያ፣ ካታርና ፓኪስታን ሶስቱ ሀገራት በዚህ በአብርሃም ስምምነት ስር መሳተፍ አለባቸው፣ ግዴታ ነው መሳተፋቸው ማለታቸውን አሁን ምሽት ላይ የሚወጡ መረጃዎች እየተመለከቱ ናቸው። እንግዲህ በስምምነቱም ከኢራን ጋር በሚካሄደው ስምምነትም ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም እያሉ ናቸው። ኢራን በበኩሏ የኒውክሌር ጦር መሳሪያ ግንባታን በሚመለከት ስምምነቱ ከተፈረመ በኋላ በሂደት የምንወያይበት ርዕሰ ጉዳይ እንጂ አሁን ቅድሚያ ሰጥ ልንወያይበት የሚገባው ወይም ለውይይት የሚቀርብ ርዕሰ ጉዳይ አይደለም ማለቷ እየተነገረ ነው። ቀደም ሲል በወጡ መረጃዎች ደግሞ ያው አንዱ እንግዲህ አወዛጋቢ ጉዳይ ኢራን ውስጥ የሚገኘው ይሄ ኡራኒየም የተባለው የኒውክሌር ጦር መሳሪያ ለመገንባት ዋና መሳሪያ የሚሆነው የተብላላ የኡራኒየም ንጥረ ነገር የኡራኒየም መጠን ነው። ከ400 ኪሎግራም በላይ የተብላላ ኡራኒየም ኢራን ውስጥ መኖሩ እንዳላት ነው እንግዲህ የሚነገረው። ያን አላስረክብም ማለቷ ነበር። አሁን ዛሬ ግን ኢራን ልታስረክብ እንደምትችል አንድ የኢራን ባለስልጣን በሳውዲ አረቢያ መገናኛ አውታር ወይም ቴሌቪዥን በሰጡት ቃለመጠይቅ ወይም ቃለምልልስ ኢራን ልታስረክብ እንደምትችል መናገራቸው ታውቋል። አስቸጋሪ ነው፣ አንዳንዴ ታስረክባለች ነው የሚባለው፣ አንዳንዴ አታስረክብም አላስረክብም ብላለች። ይህ ነገር እንደ ኒውክሌር ጦር ግንባታው አወዛጋቢ የሆነ ጉዳይ ነው። እንግዲህ በሂደት ሁሉም ነገር በእርግጠኝነት ሲደረስበትና ተግባር ላይ ሲውል የሚታይ ነገር ነው። ያሉ አዳዲስ መረጃዎች በመጠኑ ይሄን ይመስላሉ። በርካታ አዳዲስ መረጃዎች አሉ። እንግዲህ ፕሮግራማችን እንዳባቃን ጊዜ ካለን ደግሞ የተለያዩ አዳዲስ መረጃዎችን ወደ እናንተ እናደርሳለን። አሁን ወደ ሳምንታዊ ፕሮግራማችን እናልፋለን። ሳምንታዊ ፕሮግራማችን ህግና ፍትህ።
1: ህግና ፍትህ አቅራቢና አዘጋጅ አይቸው ባዬ።
2: ሰላም ሰላም፣ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ይኸው በሳምንቱ ፕሮግራሙን ሰዓቷችን ይዘን ቀርበንላችኋል። ዛሬም እንደተለመደው ህጉ ምን ይላል በሚለው ዙሪያ ለመወያየት የህግ ባለሙያ ጠበቃ አቢቢተው መስመር ላይ ይገኛል። ሰላም ተናስተልን እንደምን አመሸ?
3: እሺ
2: እናመሰግናለን። በቅድሚያ እጅግ በጣም ነው እናመሰግነው ፍቃደኛ ሆነህ ስለቀረብክ።
3: ያልነገሮች ለህብረተሰባችን በጣም ገንቢና አስፈላጊ ስለሆኑ እንደዚህ ቀርቦ ለህዝቡ ማቅረብ መመለስ በጣም ቆንጆ ነው። ደስ ይላል። አመሰግናለሁ።
2: እግዚአብሔር እንግዲህ ካንተ ጋር ያው ልንወያይ የፈለግ ነው። በተለይ አንዳንድ ጊዜ አሁን መቼም በህይወታችን ውስጥ ብዙ ገጠመኞች ያጋጥሙናል። ያላሰብናቸው ያልጠበቅናቸው ጉዳዮች፣ ነገሮች ካሰብናቸው ቀርቶ እንዳላሰብናቸው ይሄዳሉ። እንደው ከነዚህ ነገሮችም አንዳንዴ አብዛኛውን ጊዜ ማለትም ይቻላል ብዙ የውጣ ውረድ የህይወት መሳቅል የሚሆነው ፍቺ በተመለከተ ዙሪያ ነው። እንግዲህ ምንም ከአቋም በፊትም በአንዳንድ ፕሮግራሞች በዚህ ዙሪያ ብንወያይም አይበለውና አንድ ሰው ወደ ፍቺ ከመሄዱ በፊት ምን ማድረግ አለበት? ምን መሰራት አለበት? ምክንያቱም ወደ ኋላ ብዙ ጉዳዮች ማየት ስላለብን ነውና እንደው ምን ይላል ህጉ? በህጉ መሰረት ቅድመ ተከተን ዘን ስንመጣል እስኪ በዚህ ያለው ሁኔታን ዘርዝረልን።
3: እንግዲህ ከሁሉ በአስቀድመን የቤተሰብ ጉዳይ ፍርድ ቤት ወይም በቤተሰብ ውስጥ አለመግባባት ሲፈጠሩ መፍታት ሲመጣ የመሳሰሉትን ነገሮች ለመወያየት ሁለት አይነት መስመር አለ እስራኤል ሀገር ውስጥ። አንደኛው የልጆችን ማሳደጊያ ማዞኖት ምንለውን ልጆችን መንከባከብ የንብረት ክፍያን በሚመለከት የቤተሰብ ጉዳይ ፍርድ ቤት ቤት ምሽፓን ለእኔን የምሽፓ የሚባለው እሱ ነው የሚመለከተው። ሌላው ደግሞ ፍችን በሚመለከት ይሁዲ ከሆኑ ቤድን ራባኒ ነው ባሉበት አካባቢ። ግን አንዲት ሴት ለመፋታት ታሰበች እና ፈለገች መጀመሪያ መሄድ ያለባት ወደ ቤት ምሽፓን ለእኔን የምሽፓ ነው፣ ወደ ቤተሰብ ጉዳይ ፍርድ ቤት። እንዲያውም ዛሬ ህጉ ምን ይላል? ባልና ሚስት ተጣልተው ዝም ብሎ ዘውሎ በፍርድ ቤት መድረሳቸው በፊት ችግር ያለበት ቢቻል ተባብረው ባይቻል ደግሞ አታለው የሚለው እንደ ሶሻል ወርክ ሰራተኛ ማህበራዊ ጉዳይ ሰራተኛ መስሎ በፍርድ ቤት የተመደቡ ሰራተኞች አሉ። ሁሉ እንዲህ ያለ ችግር አለብኝና ምን ማድረግ አለብኝ ብለው ያማክራሉ። ቀን ይቀጠርላቸዋል። የባሏን ስልክ ቴሌፎን ስም ትሰጣለች። በዚያ መሰረት ቀን ይቀጠርና ሁለቱም ተቀረቡ ችግራችሁ ምንድን ነው ተብሎ ይስማሙበት ሁኔታ መፍጠር፣ ካልተቻለ ደግሞ ያው ፍርድ እንትን ወበደሳሊቷ ደብዳቤ ለፍርድ ቤት ተሳልፋለች። ከ75 ቀን በኋላ እንግዲህ ማዞኖት፣ ልጅ ማሳደጊያ፣ ልጅ መንከባከቢያ፣ የንብረት ክፍያ የሚል ማቅረብ ይቻላል ማለት ነው። ግን ባልና ሚስት ፈልገው ራባኑት ፍርድ ቤት ሄደው እኛ ለመፋታት እንፈልጋለን ማዞኖቱንም ቤቱንም ንብረቱንም በዚያው አብራቸው አከፋፍሉን ካሉ ክሬካ በከኑት ይባላል። ተስማምቶ ያቀርቡ ስለሆነ በታዲና ራባኒ ሳምሁት ይከባ ኃላፊነቱን ይወስዳል ማለት ነው። ይሄን ካልነ በኋላ እንግዲህ ፍች ብቻ የሚቀርቡ ከሆነ ያው ውዱ ከሆኑ በራባኑት ፍርድ ቤት ነው። ማዞኖት ምናምን ካለ ደግሞ እንዳልኩ ቅድም በቤተሰብ ጉዳይ ፍርድ ቤት ከሆነ ቅድም የተነጋገርነውን ይመለከታል። አይ ሁሉንም አጠቃሎ ቤድን ራባን ያፋጠን ካሉ ደግሞ ባልናቱ ሚስቱ ቀርበው ይፈርማሉ ማለት ነው።
2: ይህን ሁሉ ከማድረጋቸው በፊት መጀመሪያ ላይ ግን ቁጭ ብሎ መስማማት የሚባል ነገር አለ። ያ ማለት ምንድን ነው? ሁለቱም ቁጭ ብለው ተስማምተው የሚወስኑት ውሳኔ ወይም የሚደርሱበት አማራጭ ነው። ያ ከሆነስ እነሱ በተስማሙበት መንገድ ከሄዱስ ራባኑት ገብቶ የነሱን አልቀበልም ወይም ይሄ ትክክል አይደለም የማለት መብት አለው ወይም ፍርድ ቤቱ?
3: ራባኑት ወይም ፍርድ ቤቱ እንደዚህ አይልም። ምናልባት ለልጆች ማዞኖት አልከፍልም ቤቱን ውሰጅ እና እንፋታ የሚል ወንድ ሊኖር ይችላል። በዚህ ላይ ራባኑትም ሆነ ፍርድ ቤቱ አይ ማዞኖት ለልጆች ነው የሚከፈል ለእናትዮ አይደለም። ስለዚህ እንዲያውም ህጉ ምን ይላል? እናትና አባት ተመሳጥረው ማዞኖት ሳይጨምሩ ተተፋቱ የንብረት ክፍያ ካረጉ ልጆች ራሳቸውን ችለው እናትን አባትን መክሰስ ይችላሉ ነው የሚለው ህጉ። ስለዚህ በስምምነት ወደው ፈልገው በህጉ መሰረት ባለሙያ ቢጨምርበት ጥሩ ነው። እዚህ ላይ ካደረጉ ራባኑትም ሆነ ወይ ፍርድ ቤት ለምን ማለት አይችልም።
2: ስለዚህ ያው እነሱ ዞሮ ዞሮ ይህ የሚወሰነው የልጆች ማሳደግ ወይም ዞኖት የምንለው በብራይስት የሚወሰነው በፍርድ ቤቱ ነው። ወላጆች ተስማምተው እነሱ አንከፍል ማለት አይችሉም
3: አይችሉም።
2: እሺ፣ ይሄ ከሆነ በኋላ የአከፋፈል ሁኔታ እንዴት ነው የሚወሰነው? እንዴት ነው የሚመጠነው?
3: የአከፋፈል ሁኔታ የማዞኖት ሁኔታ ፍርድ ቤት ነው የሚወሰነው። የልጆችን የማየት ጉዳይ አሁን እንዲያውም እኩልነት የሴቶችና የወንድ እኩልነት አለ ስለሚባል እንደ ድሮ ልጅ እድሜው 18 ዓመት እስከሚሆን ድረስ ከእናት ነው። ስለዚህ ባልየው ማዞኖት መክፈል አለበት የሚል ጉዳይ ነበር። አሁን ያቀርቶ በሳምንት የተወሰኑ ቀናት ወይም በአንድ ሻባት እዚህ አንድ ሻባት እዚህ ከእናትም ከአባትም ልጆችን እንዳይነጠሉ ለማድረግ የጋራ ስምምነት ይፈርማሉ። ለምሳሌ የሚኖሩበት ከተማ ንበል ናታንያ ከሆነ ናታንያ ውስጥ የተፈራረሙት ወንድየው ወይም ሴቷ ከዚያው ከአንድ ከተማ ከሆኑ ይሄዱ እዚያው ይተያያሉ ማለት ነው። አንድ ቀን ይወስዷቸዋል፣ ይመልሷቸዋል በህጉ መሰረት። ግን ከናታንያ የነበረው ወንድ ለቆ ቤርሸባ ቢሄድ ግዴታ እሱ ነው ሁዶ ማየት ያለበት እንጂ ሰትዮቱ ልጆቿን ይዛ እስከ ቤርሸባ ሂጅ የሚላት የለም አይኖርምም። በስምምነት ላይም የተፈረመው ናታንያ ውስጥ ነው። የእሱ አድራሻ የእሷ ማድራሻ ተጽፎ በዚያ መሰረት የሚሆን ጉዳይ ነው።
2: እሺ፣ አሁን አዲስ የወጣ ህግ አለ ወይም የተሻሻለ ህግ አለ የሚባል ነገር አለ። ከሁለቱ አንዱ ማለት እንግዲህ ወንድየው ወይም ሴቷ ወይም ባልና ሚስቱ ማለት ነው በፍች በሚያደርጉበት ሰዓት በስምምነት ሚዞኖት ላለመክፈል አንድ አካባቢ በመሆን ልጆቹን በተራ በተራ የማሳደግ ወይም ልጆቹን በአንድ ላይ የማሳደግ ሁኔታ የሚፈጠር አለ። ይሄ ግን እንዴት ሊሆን ይችላል?
3: እኮ ቅድም እኮ ለማለት ሞክር የሴትና የወንድ መብት አንድ ነው በማለት ልጅ እስከ 18 ዓመት እናት ብቻ የሚሆነው ቀርቶ ዛሬ በአባትም በእናትም እንዲያድጉ ይመረጣል። ከአንድ ከተማ ቢሆኑ ይመረጣል። ስለዚህ ይሄንን የሚያፈርስ ሊከሰስ ይችላል። እኔ ያለ ከተማውን ለቅቄ ሄጃለሁ፣ ርቆኛል፣ አልተመቸኝም፣ መኪና የለኝም፣ ስለዚህ ልጆችን እጀ ማየት አልችልም ወይም ልጆችን አልወስድም ካለ ግዴታ ወደ ፍርድ ቤት ተመልሶ የልጆችን ማዞኖት የሻውት ፕና የሚባል ደግሞ ልጆችን ሚይዝ የመነጽር የጥርስ ሕክምና የሚና የጥዩል የምና የሚከፈለውን በሙሉ ግማሹ እንዲከፍል የሚገደድበት ሁኔታ አለ።
2: እዚህ ላይ አሁን የልጆች ሁኔታ ግን ከሁለቱም ጋር አሁን እንዳልከው እንደዘረዘርክልን ከሁለቱም ሲሆኑ ግን ለልጆች እንግዲህ በቅድሚያ ፍርድ ቤት የሚመለከቱ የልጆችን ደህንነት ነው። በልጆቹ ዙሪያ ሲመጣ ለልጆቹ ደህንነት ይሄ ይበጃል ወይ? አንዴ ከዚህ አንዴ ከዛ ማለቱ
3: እንግዲህ በፍርድ ቤትና በማህበራዊ ጉዳይ ሰራተኞች ነገሩ ተጠንቶ ልጆች ከአባት ወይም ከእናት መራቅ ያለባቸውም ሁለቱም እንዳያጡ በማለት ይህን ውሳኔ ወስነዋል። ይህን ከመወሰናቸው በፊት እናትየዋ ወይም አባትየዋ ምን አይነት ሰው ናቸው፣ የመጠጥ ሱስ አለባቸው ወይ፣ የሌላም ተግባር ሱስ አለባቸው ወይ፣ ልጅ ይዘው ማሳደግ መንከባከብ ማስተማር ይችላሉ ወይ የሚል ግምጋሜ ይኖራል። በዚያ መሰረት ሁለቱም ደህና ሆነው ከተገኙ ይሄን የጋራ ስምምነት አስማምቶ ፍርድ ቤቱ ምራባኖቱም ይለቃቸዋል። ግን ከመካከላቸው አንዱ ከዚህ በፊት በልጅ ጉዳይ አሊሙት በሚሽባህ በሚባለው ተጠርጥሮ ከሆነ ወይም ፋይል ካለው ችግሮች አሉ ማለት ነው። ስለዚህ ዝም ብለው እንደዚህ ያህል እንትን አይሰጡም።
2: ስለዚህ ታይቶ ነው ማለት ነው።
3: ታይቶ
2: እናትን ወይም አባትን ከልጆች የሚማራቁ ሁኔታ ከሁለት አንዱ ብቁ ነው ሳይገኝ ነው የሚባል አባባል አለ። ይሄ ማለት ምን ማለት ነው?
3: ይሄ ማለት ከዚህ በፊት በልጆች ጉዳይ አሊሙት በሚሽባ በሚባለው ፋይል አለው ወይ፣ ታስሮ ነበር ወይ? የእኛ ባህል መቼ የምታውቀው ነው፣ ልጅህ ከትምህርት ቤት ረበሸ ተብሎ አባት ሲጠራ ልጁን በጎን ወስዶ መሆነ ነው ብሎ አታለው ጓደኛ ሆኖ ከማነጋገር ይልቅ መቆጣት ነው የሚቀድመው።
2: እጃችንም ይቀድማል።
3: አዎ፣ እጃችንም ቀደም ይላል። ስለዚህ በትምህርት ቤቱ ውስጥ የሚገኙት የዋጾት የሚባሉት የትምህርት አማካሪዎች እንዲህ ያለውን ነገር በመጥፎ ደረጃ ስለሚያዩት ብዙ አባቶች ወደ እስር ቤት የተዳረጉበት ሁኔታ አለ ማለት ነው። ስለዚህ ህጉ በደንብ ይከታተላል። የማህበራዊ ጉዳይ ሰራተኞች በፍርድ ቤትም አማካይነት ነገሩ እንዲገቡና እንዲያዩት እንዲፈትሹት ወልን ስምምነቱም ሆነ የፍርድ ቤት የሚበይነውን ተግባራዊ ለማድረግ ያመች ዘንድ የሚያደርጉት ጉዳይ ነው ማለት ነው።
2: አሃም እንበል አንድ ቤተሰብ አብረው ነበሩ ተፋቱ ተለያዩ ሁለቱም እንግዲህ ከሁለት አንዳቸው ቦታ ለቆ ሊሄድ ይችላል አገር ለቆ ሊሄድ ይችላል በዚህ ዙሪያ ቤተሰብ አሁን ልጅን ለማሳየት ሁኔታ የሚባል ነገር አለ ይሄ መጀመሪያ በሚፋቱበት ሰዓት አንድ ከተማ ላይ ስለነበሩ እንበል አሁን እናትየዋ ልጆቹን ይዛ ከነበረችበት ከተማ ለቃ ብትሄድ ባልየው እሷን የመክሰስ ወይም ልጆቹን አምጣ እሷ እንድታሳየው የሚያስገድድ ህግ አለ ወይ?
3: ቀደም ሲል እንደገለጽነው በስምምነት ገና መፈረማቸው በፊት እኮ ከተማ ውስጥ እንደሚኖሩ ልጆች የሚማሩበት ትምህርት ቤት ሃይማኖታዊ ትምህርት ቤት ነው ነፃ ትምህርት ቤት ነው ርቀቱ ምን ያህል ነው ቀይረው ላይ ሄዱ የሚል ውል ስምምነት አለ። በዚያ ውስጥ አንዱ ያፈረሰው አካል ወይም ግለሰብ ግዴታ ወይም እንደገና ፍርድ ቤት ሄዶ እኔ ካልነበርኩበት ከተማ ዘመድ ስለሌለ ብቸኛ ስለሆንኩ ይረዳይ ስለሌለ ግዴታ ወደዚህ አለፍ ያለሁና ልጆችን ከኔ ስላሉ ልጆችን ይዤ አለፍ ያለሁ ስለዚህ አባትየው እየመጣ እንዲጠይቅ እንደገና ከልጆች አባት ጋር ተነጋግሮ መስማማቱ ጥሩ ነው ምክንያቱም ፍርድ ቤት ማለት ከመሄዳችን በፊት ተነጋግረን ተስማምተን ተዋይተን ብደን ማይቻል ከሆነ ነው ፍርድ ቤት ምን ሄዶ ማለት ነው
2: ስለዚህ እኛ ብንወያይ ቁጭ ብለን ተነጋግረን ብንመካከር ይሻላል ማለት ነው እንበል አሁን ያ ይሄ ግን ከተከሰተ በኋላ ግን እዚህ ላይ ፍርድ ቤቱ የሚያየው አንዲት እናት ልጆቿን ይዛ ሶስት ልጆችም ሁለት ልጆችም አራትም ሊኖራት ይችላል ከነበረችበት ከተማ እየሄደች የግድ የማሳየት በሳምንት ሶስት ቀን ሁለት ቀን የማሳየት ሁኔታ አለ። ይሄ አይነት ፍርጃ አሰጣጥ በፍርድ ቤቱ በኩል ስንመለከተው ትንሽ መድሎ ያለበት አይሆንም ወይ?
3: መድሎ አይደለም። ድሮም እኮ ልትፋታ ስትል ስምምነት ሲቀርብ አንደኛ ልጆች በዚህ ቀን ከእናታቸው በዚህ ቀን በሻባት በአባታቸው ሁለተኛ የሚማሩበት ትምህርት ቤት ሃይማኖታዊ ነው ነፃ ትምህርት ቤት ነው አባትና እናት ተስማምተው የሚያደርጉት ነው። ስለዚህ እነዚህ ነገሮች አፍራሽ ሆነው የለቀቀች ሰትዮ ለምን እንደለቀቀች ከዚያው ፍርድ ቤት ወይም ከራባኑ ተዳ ጉዳዩን በማስረዳትና ግምገማ መቀበል አለባቸው። አብዛኛውን ጊዜ ልጆች ከእናታቸው የሚቀሩ ከሆነ ነገሩን አስታውቆ ያለፍኩበት ምክንያት

0: አለ ኦኬ አለፈች ያለፈችስ በምክንያት ከራባኑት ወይ ፍርድ ቤት ሄዳ ነገሩን ማስረዳትና ያው የልጆች አባት ይሄድ እንዲጠይቅ ማረጋለበት ዝም ማለት መፍትሄ አይሰጥም አስታውቃ አስከንዝባ መሄድ አለበት
1: እሺ እንበል ፍቹን ጨረስን ሁሉን ነገር የንብረት ክፍፍልም ሁሉንም ነገር አደረግን በመጨረሻ ላይ ከሁለት አንዱ ያኔ አብረን በነበርንበት ሰዓት እኔ የተለየ ወጭ አደርግ ነበር ብሎ እንደገና መክሰስ ይችላል
0: ይሁን እንግዲህ ራባኑት ከሆነ የተፋቱት ወይም የንብረት ክፍያ ያረጉት ወይም የማዞኑት ያስፈራዱት ጥቂት ህጉ ለላይ ያለ ነው ግን በፍርድ ቤትም ሆነ በራባኑት በባልና ሚስት መካከል እንኳን ያለፈውን እዳ ከፈይሊል ለምሳሌ የጋራ ሂሳብ ባንክ ይኖራቸዋል ከጋራው ሂሳብ ባንክ አንዱ ህጎ ቢያወጣ እና መጨረሻ ላይ አንዱ ደግሞ ይሄን ያህል ገንዘብ ነበር ያርጎ ወስዶ ደብቆታል ቢል ለቤት ወጪ አደረኩት ቢል ፍርድ ቤቱ ያን ያህል አስገድደው መሆን የነበረበት የንብረት ክፍያ ሲደረግ አክቷርም ይባላል በፍርድ ቤት የሚሾሙ የሂሳብ ሹሞች ይመረምራሉ ነገሩ በስራ ቦታ ስመቸ ስራ ጀመረ ምን ያህል ፔንስ ያለው ከረንሽታልሙት ምን ያህል አለው ኩፓት ገሜል ምን ያህል አለው ከባንክ የተዘጋ ገንዘብ በእያንዳንዱ ሱም ወይም በሁለቱም ስም ምክንያቱም የአንዱ ገንዘብ በትዳር ላይ ይስታሉ አንዱ ገንዘብ ለአንዱ ነው እና ከዚያ መሰረት ያንን ሂሳብ ሆኖ ይህን ያህል አጠቃላይ ይህን ያህል ገንዘብ አለ ከዚያ ውስጥ ግማሹ የዚህ ነው ግማሹ የእሷ ነው ብሎ እንትን አክቷሩ ይሰጣል በዚያ መሰረት ፍርድ ቤቱ ያካፍላል ከዚያ ከሆነ በኋላ ባለፈው በነበርንበት ጊዜ እኔ ዳ ነበረ ዳውን ወሰርኩት ለቤት ወጭ ነው በማለት እንደገና መክሰስ አይችልም
1: አሃ ስለዚህ አንዴ ፋይል የተዘጋ ነው ማለት ነው እሺ አቪ በእውነት ለሰጠን ሰፋላ ለውይይት በጣም እጅግ እናመሰግናለን በሚቀጥለው ሳምንትም የዚህን ተከታይ ማለትም ከፍች በፊት አንዳንድ የሚደረጉ ነገሮች አሉ ለምሳሌ ባል ወይም ሚስት የውጭ ንብረት ሊኖራቸው ይችላል አንደኛው ለአንደኛው ሳይያሳውቅ በንብረት ደረጃ ወይም በብር ደረጃ የቸጡት ይኖራሉ ወይም ሌሎች አንዳንድ ነገሮችን ከሁለት አንዱ እየተደበቁ የሚያደርጉት ነገር አለና በዚህ ዙሪያ መጨረሻ ላይ ከተፋቱ ወይም ከተለያዩ በኋላ ያ ነገር ቢገኝ ቢታወቅ ምን ማድረግ ይቻላል እንደገና ተመልሶ ያን ነገር ቀስቅሶ ወደፊት ዙር ተመልሶ የሚደረግ ነገር አለ ወይ የለም የሚሉትን በሌላ እንግዲህ በሚቀጥለው ሳምንት ሰፋ አድርገን እንወያይበታለን ለአሁኑ ግን እጅግ በጣም እናመሰግናለን እግዚአብሔር ይስጥልን
0: አመሰግናለሁ
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ደግሞ ከአምባሳደር አለልኝ አድማሱ ጋር እንወያያለን አምባሳደር አለልኝ አድማሱ ስልክ መስመራችን ላይ ናቸው እንወያይበት እንግዲህ ታሪካዊው የሚብጽ አሽሎሞ ወይም የሰለሞን ዘመቻን በሚመለከት ይሆናል እንደሚታወቀው ከሰላሳ አምስት ዓመታት በፊት ነበር ይህ ዘመቻ የተካሄደው እንግዲህ በዚህ ዙሪያ ዋና ተንቀሳቃሽ ናቸው ዘመቻውን ካካሄዱ ዋና ዋና የኢትዮጵያ ቤተ እስራኤሎች መካከል አንዱ አምባሳደር አለልኝ አድማሱ ናቸው እሳቸው ስልክ መስመራችን ላይ ናቸው ጤና ይስጥልን አምባሳደር እንደምን አመሹ
3: ጤና ይስጥልኝ ወይዘሮ ወርቅነሽ እንደምን አመሸሽ እንዲሁም ለአድማጮች ግን ከዚህ ጋር አንድ ማሳሰቢያ የምናገረው አንተ ብለሽ ብንነጋገር በጣም ደስ ይለኛል።
2: በጣም ጥሩ እንግዲህ ከፈቀዱ አምባሳደር ነው ቲቀርሙ ክነሴት አባል በሁሉም ነገር ማረጉ ይገባውታል እኛ ደግሞ እንደዛ ነው ልምዳችን እሺ አንተ ለማለት ሞክራለሁ እሺ
3: እሺ ተያመሰግናለሁ
2: አመሰግናለሁ እንግዲህ አንተ አምባሳደር ይህን ታሪካዊ ዘመቻ በወጣትነት እድሜ ያኔ የመከላከያ ሰራዊቱ አባል ነበርክ መሰለኝ ባልሳሳት አይደል
3: ወታደርነት ጨርሼ ነበር ቢሉኝ የነበርኩት
2: ተጠባባቂ
3: አዎ
2: የሚገርም ነው ከሰላሳ አምስት ዓመታት በፊት ከ14,000 በላይ የኢትዮጵያ ቤተ እስራኤላውያን ይሁዳውያን ወደ እስራኤል ሀገር የመጡበት በእስራኤል ታሪክ ራሱ ታላቁ ዘመቻ ነው የሚባለው በ1991 ዓ.ም ከዛ በፊትም ከዛ በኋላም እንደዚህ አይነት ታላቅ ዘመቻ እስራኤል እንዳላደረገች ነው እንግዲህ ከታሪክ የምንረዳውና እንዴት ነበር እስኪ አስታውሱን 35 ዓመታትም ወደኋላ መለስ ብለን አስታውሰው
3: አዎ በእርግጥ ትላንት ነው ማለትም ይቻላል ከነገሩ በጣም አስፈሪና በጣም የነበረው ወቅቱ በጣም የተጨናነቀ ስለነበረ

0: ነበር። በፍርሃትና በቃ ለወገኔ ለሀገሬ የሚለውን በማንሳት እንደ ትላንት የሚታይ ድርጊት ነው። ግን ስንቆጥረው አሁን እንዳልሽው 35 ዓመት የሆነ ነው። እንግዲህ ከእድሜያችንም ጋር ስንጨምረው የወጣትነትን እድሜ ያን የነበርኩበት ነው እኔ ማስታወሰው። እና እንግዲህ ሁለት አይነት ሰዎች ነው የነበርን። አንዱ ከኢትዮጵያ የመጣነ የህብረተሰቡ አካል የሆነ በዛም ወቅት ወጣቶች የነበርነ ከፊሉ እንዳይበልጡ ማለት ነው ወታደርነት ጨርሰን በሚሊዩም የነበርነ፣ ከፊሎቹ ደግሞ ወታደርነት እያገለገሉ የኛ ልጆች ማለት ነው የነበሩ። ሌሎች ደግሞ ነጮች ደግሞ እንደዚሁ አብረው የተሳተፉበት ወቅት ነው። እና ወቅቱ አሁን አንቺ እንዳልሽው በ1991 ዓመተ ምህረት ኢህአዴግ የሚገባበትና ደርጉ የሚለቅበት ያን የመገናኛ ወቅት ነው የነበረ ግንቦት 24 ቀን። እና በዛን መካከል ነው እንግዲህ በሰዓት መካከል ነው እንዳልሽው 14,300 የኛ ህብረተሰብ በ36 ሰዓት ሊወጡ የቻሉተኝ።
1: የሚገርም ነው። በተከታታይ 36 ሰዓታት እንግዲህ ግንቦት 24 እና 25 በሁለቱ ቀን መካከል ነው። በጣም በርካታ በረራዎች ተካተዋል፣ አውሮፕላኖች ተሳትፈዋል። ቦይንግ፣ የኢትዮጵያ አየር መንገድም፣ የእስራኤል አየር መንገድ፣ የመከላከያ ሰራዊቱ አውሮፕላኖች ሁሉ እንደተሳተፉ ነው እንግዲህ የምናየውና እንዴት ነበር ያኔ አዲስ አበባ ብቻ ሳይሆን የኢትዮጵያ አየር መንገድ አዲስ አበባ ብቻ ሳይሆን እዚህ እስራኤል ሀገርም ቤንጎሪዮን የነበረው ክስተት ምን ይመስላል? አያስፈራም ነበር? እንዴት ነው?
0: አዎ፣ ያንን ኦፕሬሽን የመሩተኝ የምክትል ኢታማጆር አምኖን ሊፍሽን ሻት ይባላሉ። በዛም ወቅት ሁድ ባራክ ዋናው ኢታማጆር ነበሩ እና እነሱ ነው ለእኛ እንዴት ማድረግ እንዳለብን፣ ምን መስራት እንዳለብን እንግዲህ በወታደርነት ህግና ደንብም መሰረት እነሱ የሚሉትን እኛ ትእዛዝ ፈጻሚ ነን እና አንድ ነገርም ቢሆን ጦርነትም ቢነሳ ራሳችንን ህዝቡን መከላከል እንድንችል ያው ብዙን ውስጡን መግባት አልፈልግም። ነገር ግን በዛ መልኩ ለእኛ ከዚህ እንትን ተሰጠነ፣ መመሪያዎች ተሰጡነ እና በሶስት ከፈሉነ አንደኛው ግሩፕ እዛ ከኤምባሲው ሂዶ ሰዎችን ወደ አውቶቡስ የሚያስገባ ነው። እዛ ከሁለተኛው ግሩፕ ደግሞ ከአውቶቡሱ ደግሞ የገቡትን ሰው ይዞ እስከ ኤርፖርት ድረስ የሚመጣ ነው። ሶስተኛው ግሩፕ ደግሞ ከእንትኑ ከአውሮፕላኑ እታች የመጡትን ሰዎች ማስገባት፣ ከዛ ሽማግሌዎች አሉ፣ ሽማግሌዎችን መርዳት፣ ህጻናት ደግሞ ብዙ እናቶች አንዱን አዝለው አንዱን አቅፈው ያሉትን ለነሱ መርዳት እና የእኔ በዛ ስራ የነበረ የሶስተኛው ነው። አሁን ያልኩት ከአውሮፕላኑ ሰዎች እንደዛ አድርገው ይዘው ሲመጡ ከኤምባሲው በአውቶቡሱ አምጥተው አውርደው እየመሩ ይዘው ሲመጡ እኛ የእኔ አባላት የነበር ነው እነዛን ሰዎች ማስገባት መርዳት ነው። ከዛ በኋላ ደግሞ አውሮፕላኑ ሲሞላ በረራ እያደረግን እነሱን አይዟችሁ፣ ምን ትፈልጋላችሁ፣ ማነጋገር፣ አሁን ከዚህ ደርሰናል፣ መቼም ማረጋጋት ነበረ እና በዚህ መልኩ ነው ተመድበን የሰራ ነው። ሁላችንም በዚህ በሶስቱ ግሩፑንን የሰራ ነው። እና በጣም በወቅቱ የነበረው በጣም አስፈሪ ነው የነበረ። ምክንያቱም በዙሪያው ወታደሮች የሚጠብቁ አሉ፣ የዛው የኢትዮጵያ ወታደሮች ዙሪያውን አንድ የሆነ ነገር እንዳይሆን ራሳቸው ማስገቡን የሚሉም ነበሩ በዛው አካባቢ። ግን ተክለል ባለመልኩ በጣም አስፈሪ በሞት መሃል ነው። አሁን እኛ ስንወጣ እንጃ ሌሎችን አላቅም ስንሄድ እኔ ለእናቴ አልተናገርኩም መውጣቴን። ምክንያቱም እንደዚህ አይነት ቦታ ሊሄድ ነው ብዬ ብል ያው እንደምታውቂው ወላጅ በጣም እንትን ስለሚል አይሰዱም። አዎ እንዲያውም ከዚህ ጋር ለነግረሽ እንፈልገው ወንድሜ ሊባኖን ተዋጊ ጸንካኒም ነበረ የፓራሹት እና እነሱ ወታደሮችን እኛም ባላወቅነው መንገድ የሚሊታሪ እንትናቸውን አውልቀው ሲቪል አስለብሰው ኢትዮጵያ ውስጥ ነበሩ።
1: እናንተ ሳታውቁ?
0: አዎ እኛ አናውቅም። ምክንያቱም ብዙውን አናውቅም። እነሱን በወታደርነቱ እንዳደረጉ ሲቪል አስለብሰው ምናምን ብለው መጀመሪያ ወሰዷቸው። ከዛ እነሱ ናቸው እያወጡ ከኤምባሲው። በኋላም ደግሞ ተጨመራቸው እነሱ ተጨማሪ። እኔ ለምሳሌ አርብ ነው የወጣሁተኝ። አርብ ከሰዓት በኋላ ነው የወጣሁተኝ። ምክንያቱም የእኔ የስራ ምድብ እነሱ አዘጋጅተው ያመጡትን ማስገባትና መቀበልና
1: ያው የስራ ክፍፍል ነበር በመካከላችሁ። ዘመቻው አርብና ቅዳሜ ነው ነበር?
0: አዎ አርብና ቅዳሜ ነው ነበር። አርብ ማታ ነው ከሰዓት በኋላ የተጀመረ። ይገርምሻል ወርቅነሽ፣ እንዲሁም አዳማጮች፣ እንደዛ ብለን በምንሄድበት ጊዜ ይሄ አውሮፕላኑ ከሰዓት በኋላ ሲሄድ መሸት ይላል። ሲሄድ ልክ እንደንትን እንደ መርከብ የተያያዘ ነው አውሮፕላኑ። አንዱ በፊት በዛ መካከል እንደዛ እያለ በቃ ልክ በገመድ እንደሚጎተት ማለት ነው አውሮፕላኑ።
1: ያው ረኬቤት አብዮት የሚሉት ማለት ነው ቫይብሬት። እውነትም እንደዛ ነው
0: በትክክል። እና በጣም በጣም ስታዩ ከኋላም አለ ከፊትም አለ። በቃ ምን ሆነ ምን ተፈጠረ? አሁን እኛ እንደዛ እያደረግን ያው የተሰጠንን ትዕዛዝ የሰራ አንደኛ ወገኖቻችን ለማውጣት ነው፣ ሁለተኛ ደግሞ ምን እየተፈጠረ ነው ምን እየሆነ ነው ብለን ደግሞ እርስ በርሳችን ደግሞ በቃ የምንጨነቅበት የምናስብበት ምን ይሆን የሚል ብዙ ውጥረት ያለው ነገር ግን በቃ የተሰጠንን ግዳጅ ፈልገን ነው እንግዲህ ሁላችንም ፈልገን ነው ብንሞትም እንሞት ነገሩን ቢሳካም ብለን የሚሄድ ነው። እና እኔ አንዱ ትልቁም ማረሰው ነገር የእስራኤል የላል አለ ቦይንግ የሚባል 1900 ምናምን ይዛል። አሁን በዛ እንትኑ ሁላ አንስተውተኝ ወንበሩ ሁላ ተነስቶ ላይ ደግሞ ሁለተኛ ደረጃ ደግሞ አለው። ያ ሁላ አንስተው ሰው ከታች ተቀምጦ 1200 በአንዱ አውሮፕላን ብቻ እንደዛ አድርገን
1: ተጫጭኖ ማለት ነው እንግዲህ ተጫጭኖ ማለት ነው ሰው በሰው ላይ።
0: አዎ አንዱ ከአንዱ ላይ ምንም ወንበር እንትን ሳይኖር ከእናታቸው ከአባታቸው ከዛ አንዳንዶች ወጣቶች ደግሞ ህፃኖችን እንዲያቅፉ እንዲይዙ አዟቸው እርዷቸው ያዙ ምናምን እያልን እኛ እያስተባበርን በቃ ከአውሮፕላኑ በቃ በቃኝ ብሎ አሁን አንድን ነገር የሞላሽ እንትን ታደርገዋል። በቃ ከዛ በኋላ ነው የምናቆም የነበረው እና የነበረው እንትን አሁን በዚህ ሰዓት እያወራን ባለንበት ጊዜ የ35ቱን ዓመት ነው ወደኋላ የሳብሽ
1: አደላው። በጣም ወደኋላ ይመልሳለው ቀላል
0: ያለውን ትዝታ ያለውን። ምክንያቱም እንደዚህ አይነት አስደንጋጭ ፈሪ ነገር የሚረሳ ነገር አይደለም።
1: እንደው ጊዜ ሰጠን በሰፊ እንወያይበታለን። አሁን ካለን ጊዜ አንጻር መቼም ዛሬ ቀኑ ነው ብለን ነው 35ኛ ዓመቱ እናስታውሰው ባጭሩ። እንደው ባጭሩ ለመጨረሻ ባለን ጊዜ አምባሳደር እንግዲህ በኢትዮጵያ የእስራኤል አምባሳደር ሆነህም አገልግልሃል። ብዙ ነገሮች እኛን ማህበረሰብም የኢትዮጵያንም ማህበረሰብ በደንብ ታውቋለህ። አሊያውም አልተቋረጠም ከዛ ጊዜ ጀምሮ እስካሁን ድረስ አለ አንዴ ከፋ አንዴ ዝቅ ቢልም። በአጠቃላይ እንደው ስላለያው የምትሰጡ አስተያየት ካለ ባጭሩ።
0: አዎ ይኸውልሽ ወይዘሮ ወርቅነሽ፣ በጣም ይሄ እኛ አሊያ ጉዳይ በጣም በጣም ምልሽ የሚዘገንን ነው። አሁን ባለፈው ለሳምንት አራት ሺህ የሞቱት ወገኖቻችን ያስታወስንበት ጊዜ ነው። በሱዳን ህዝቡ እንደዛ ብሎ አልቆ ዛሬም እንኳን ቢወት ያሉትኝ ያንን ጠባሳ ይዘው ችግር ነው ዛሬ ያሉትኝ። ያው እንግዲህ ህይወት ተረፈች በማለት ነው እንጂ ያንን ጠባሳ እስካሁን ድረስ በራሳቸው ውስጥ አለ። ከዛ በኋላ ደግሞ የጦርነቱ ደግሞ ተፋፉሞ ህዝብ አለቀ፣ ህዝባችን አለቀ በተባለበት ጊዜ ነው እኛ ወጥተን እዛ ይሄ 35 ዓመት በፊት የሚብዛ ሽሎሞን የተሳተፍ ነው። ዛሬም ደግሞ በሚገርመው በሚያሳዝነው ሁኔታ ብዙ ሰው በገባነበተኝ ከዚህ ከህብረተሰቡ አካል የሆኑት ወገኖቻችን ከዛ እየተራቡ እየተጠሙ በአዲስ አበባ፣ በጎንደር እንደገናም ደግሞ በተለያየ በገጠሪቱ ዓለም በአሁኑ ሰዓት ይገኛሉ። እንዲያውም የሚያሳዝነው በአሁኑ ሰዓት ያው የኢትዮጵያ እንደምናውቀው የሴኩሪቲ ጉዳይ በጣም አስቸጋሪ ስለሆነ እየተጠለፉ እየተወሰዱ ይህን ያህል ብር አምጡ ቤተሰብ አላችሁ ከዚህ ያለው ህብረተሰብ ምስኪን ነው፣ ድሃ ነው። መጥቶ የራሱን የልጁን ማሳደግ ይፈልጋል፣ ገንዘብ የለውም። ወደዛ እንዲያውም ትንሽ ትንሽ የላኩ እንዳይሞቱ እያሉ ከጎንደርና ከአዲስ አበባ ከቦታቸው ተፈናቅለው ያሉትን ትንንሽ በመጠኑ አብረን እንዳይሞቱ እያሉ ትንንሽ እንትን ይራዳሉ። አሁን እነዚህ ምስኪን ነዛ ያሉት እንዴት ተጠልፈው ይወሰዳሉ? እንዴት ገንዘብ አምጡ እየተባለ አዎ። እና እነዛ ደግሞ ገንዘብ ካላመጡ የሚገደሉበት ለምን? የኢትዮጵያ ህዝብ ርኅራኄ የለውም? ወገን አይደለንም እኛ? እኔ አሁን ለምሳሌ አሁን አንቺ እንዳልሽው የኢትዮጵያ አምባሳደር በነበርኩበት ጊዜ ብዙ ነው ለኢትዮጵያ ያገለግል ነው ብዙ ነው የሰራሁትኝ። እንዲያው ምልሽ አሁን ፕሮግራሙ አይደለም።
1: ያው የሁለቱን ሀገራት ግንኙነት በሚመለከት በእርግጥም አዎ፣ እንኳን እናንተ እዛ ተወልዳችሁ ያደጋችሁት በደንብ ባህሉ የምታውቁት እውነት ነው። ማንኛውም አምባሳደር ይሰራል ሁለቱም ሀገር ጥቅም።
0: አዎ። እና ብዙ በሁለቱ እኛ አሁን ትውልድ ኢትዮጵያውያን እኔ በተለይ መዓት ነገር ብዙ ነገሮችን የሰራነው ነገር አለ። ያ ምንድን ነው? በሁለቱ መካከል የኢኮኖሚው የዲፕሎማሲው እንደገናም ደግሞ የሁለቱ ሀገር ደግሞ የዲፕሎማሲ የጠነከረ የቆየ በታሪክ ከነ ንግስተ ሳባና
1: እውነት ነው ታሪኩ ረጅም ነው። እንደ አምባሳደር አሁን ያው ሌላም እንግዳ ስላለን ነው ስልክ መስመራችን ላይ ያው ለማስታወስ ነው ቀኑን ስላደረግነው ውይይት በጣም ነው የምናመሰግነው። እንደተባለው ያው ያለውትን አስተያየት ለማወቅ ነው። እዛም ያው የሚጠብቅ ሰው ብዙ ሰው ስላለ በዚህ ዙሪያ ሰፋ አድርገን ሌላ ጊዜ በሰፊ እንወያይበታለን።
0: መልካም። እና ምንድን ነው አሁን የኔም እንደ አንድ የኢትዮጵያ ቤተ እስራኤል የማደርገው ጥሪ ለመንግስት፣ እነዚህ ሰዎች እባካችሁ እስኪሞቱ አጠብቁ፣ እስኪገደሉ አጠብቁ። እነዚህ ወገኖቻችን ትላንት መምጣት ነበረባቸው። ነገር ግን ያም ባይሆን አሁኑ በአሁኑ ወቅት ባለው ወቅት ከነገ ጀምሮ ከሚቀጥለው ጊዜ ጀምሮ እነዚህን ሰዎች እባካችሁ አምጡ የሚል ጥሪ ነው ያለኝ።
1: በጣም ጥሩ አምባሳደር አለልኝ አድማሱ በጣም እናመሰግናለን። መልካም ምሽት ይሁንልዎት። በሰፊው እንወያይበታለን በሁለቱም ርዕሰ ጉዳይ።
0: አመሰግናለሁ። እንግዲህ ቢያን የመጣችሁ ሰዎችም እንኳን ደስ አላችሁ። እንኳን ምንድን ነው የሚባለው? እንኳን በሰላም እንኳን አደረሳችሁ ለ35 ዓመት። ያኔ ደግሞ የተወለዱ ደግሞ ህጻኖች ነበሩ፣ ወደ 3 ወደ 4 የተወለዱ በጉዞ ላይ እንደነበርን እና እንኳን አደረሳችሁ ለማለት ፈልጋለሁ።
1: በጣም ጥሩ። በጣም እናመሰግናለን። መልካም ምሽት።
0: እሺ እሺ። መልካም ምሽት።
1: እናመሰግናለን። አሁን ደግሞ ስልክ መስመራችን ላይ በሊኩድ ፓርቲ የክንሴት አባል ዶክተር ጸጋ ፈንታሁን ስልክ መስመራችን ላይ ናት። ጸጋ ጤና ይስጥልን፣ እንደምናመሸሽ።
2: ጤና ይስጥልኝ ወርቅነሽ።
1: ጤና ይስጥልን። ሰላም ነን። እንዴት ነሽ?
2: እኔ እስራኤል አምላክ ይመስገን ደህና ነኝ።
1: በጣም ጥሩ። ጸጋ ሰሞኑን የተለያዩ ርዕሰ ጉዳዮች ይነሳሉ። አንዳንድ ያው አንቺ ስምሽ ተነስቷል ከሚነሱ ርዕሰ ጉዳዮች ጋር ተያይዞ ያለያ ጉዳይ በ ሆካሽቡት ነው እንጂ በሆካ ክሪሳ ለመምጣት አሁን ያለው ሁኔታ አይፈቅድም አልተፈቀደም በሚለው ርዕሰ ጉዳይ ጸጋ ተናግራለች የሚባል ሐሳብ ተነስተዋል በሬዲዮም ሌላም አለ። እንዴው በዚህ ዙሪያ እንግዲህ አንቺን አስተያየት እንዴት ነው ስምሽ ስለተነሳ ምላሽ እንድትሰጪ ነው።
3: ወርቅነሽ በመጀመሪያ ደረጃ መሰግናለሁ። ነገር ግን በቂ ጊዜ ያለ አይመስለኝም። ጊዜያችን አጭር ነው። ለምን ያልሽ እንዱ ሰፋ አድርጌ ማስረዳት ፈልጋለሁ። አንደኛ ይሄን በተመለከተ የተናገርኩት በ140 ቴሌቪዥን ጣቢያ ነው። በዚህ ቴሌቪዥን ጣቢያ የተናገርኩት በግልጽ ነው ትክክል ያስቀመጥኩት ሁሉን ያለውን ተጨባጭ ሁኔታና ሌላው ተመልከች በእስራኤል ሀገር ህግ አለ። በህጉ መሰረት ነው እስራኤል ሀገር የሚሰራውና ይሄን በተመለከተ ገለጻ ያደረኩት በ140 ቴሌቪዥን ጣቢያ በወቅቱ ነው። ይሄውም ከቀሳውስቶችና በአሊያ ጉዳይ የሚንቀሳቀሱ ሰዎች ከጠቅላይ ሚኒስትር ቢንያሚን ናፍታሊያው ጋር እንዲገናኙ ባደረኩበት ቀን ነው። ይሄ ቀን የነበረው ዮም ኢየሩሳሌም ወይም ደግሞ ኢየሩሳሌም የተዋሃደችበት ቀን፣ እኛ ደግሞ የኢትዮጵያ ቤተ እስራኤሎች በሱዳን በረሃ እንደ ቅጠል ረግፈው የቀሩ ወገኖቻችን በመናስብበት ቀን ነበር። መታሰቢያው ስለ ስርዓት ከተሳተፈን በኋላ ቀሳውስቶችና በአሊያ ጉዳይ የሚንቀሳቀሱ ሰዎች ባቀረቡልኝ ጥያቄ መሰረት ከጠቅላይ ሚኒስትሩ ጋር ተገናኝተዋል። ይህ የሆነበት ምክንያት ምንድነው? አንደኛ በቀሳውስት መብትም ጉዳይ በሃይማኖት አባቶቻችን ያለ ሃይማኖታችን ዋጋ የለንም፣ ያለ ሃይማኖታችን እስራኤል ሀገር አልመጣንም፣ ትምህርት ዕውቀት ገንዘብ ይዘን አልመጣንም። ለብዙ ሺህ ዓመታት ያክል ሃይማኖቱ የተጠበቀው በቀሳውስቶች ባዛውንቶች ነው። በእነሱ ጸሎት በአያት ቅድመ አያቶቻችን ሃይማኖት መጠበቅ እኛ እስራኤል ሀገር ገብተናል። የእስራኤል አምላክ የተመሰገነ ይሁን። ስለዚህ የነሱ መብትን በተመለከተ ከዛም በተጨማሪ አልያውን በተመለከተ ያለውን ሁኔታ እኔ በክነሴት በኮሚቴዎች ከተለያዩ ባለስልጣናት ጋር ጉዳዩ ከመለከታቸው ጋር ከተወያየሁትኝ ከጠየቁት ተጨማሪ ጉዳዩን ደግሞ ሰዎቹ ራሳቸው ቢያስረዱ ይበጃል በሚለው በቀረበልኝ ጥያቄ መሰረት ቀሳውስቶች በአሊያ የሚንቀሳቀሱ ተገናኝተናል። ይህም በተመለከተ ግንኙነቱ እንዴት ነበር በሚለው በማግስቱ በቴሌቪዥን ጣቢያ ያለውን ተጨባጭ ሁኔታ አስረድቻለሁ። ያ ማለት አዲስ ነገር የተጨመረ የለም። ሆካ ሽቡት የሚመለከተው ሰው በህጉ ይመጣል። እኛን የእኛን እርዳታ ያስፈልገውም እኔም ሆነ አንቺም ሌላውም ሰው ሊረዳ አስፈልግም። ህግ አለ። በህጉ መሰረት የመምጣት መብት የተጠበቀ ነው። ሆካ ክኒሳ የሚለው ግን በመንግስት ውሳኔ በአክላታት ሚምሻላ ነው። በመንግስት ውሳኔ ነው እንጂ በሆካሽውት ስላልሆነ የመንግስት ውሳኔ ያስፈልጋል። የመንግስት ውሳኔ ለማካሄድ መንግስት አንድ ላይ ሆኖ መወሰን አለበት። ያ ባይሆን ኖሮ የመንግስት ውሳኔ የማያስፈልገው ቢሆን ኖሮ በሆካሽውት ሁሉም የሚመለከቱ ይመጣል። ለምሳሌ ባለፈው ጊዜም የመጡ ሰዎች አሉ። በሆካሽቡት መሰረት የሚመለከታቸው
1: ሆካሽቡት ነው እንዳልሽው የክነሴት አባል ጥረትም ሊያስፈልገው ይችላል።
3: አያስፈልግም። ይሄን ያስረዳሁት በሁለተኛ ደረጃ አንዳንዶቹ ደግሞ ሆካሽቡት የሚመለከታቸው በመዝገቡ ሲመዘገቡ ሆካሽቡት እንደማይመለከታቸው ሆኖ ስለተገኘ መብታቸው የተሰረዘ ነበር። አሁን ይግባኝ እያቀረቡ ነው። የመጡም አሉ። ሆካ ክኒሳን በተመለከተ በተለይ ካሁን በፊት ከነበረው ውሳኔ በኋላ የመጡ ሰዎች ቁጥር መጥተው መስፈርቱን የሚያሟሉ 1226 ሰዎች አሉ። ይሄን በተመለከተ ነው ትልቁ ጥያቄ ያቀረበ ቀሳውስቶቹ የሚያስረዱት። በአሁኑ ሰዓት እዛ የሚጠብቁት ሰዎች የሚደርስባቸውን ጉዳት፣ በደል፣ የሚታፈኑ ገንዘብ መልሱ እየተባሉ ሁሉ አምጡ እየተባሉ በገንዘብ የሚያዙ እንዳሉ ይህን አስረዱ። በአሊያው የሚንቀሳቀሱትም ቢሆን ሆካሽቡት የሚመለከታቸው ሳይመዘገቡ የቀሩ አሉ። ተመዝግበው መዝገቡ ስተት ያልሆናለ ከአሁን በፊት በነበረው ምርመራ አዛውንቶች፣ ቀሳውስቶች፣ አገሩን የሚያውቁ ሰዎች ባለመሳተፋቸው ብዙ የተሳሳተ ነገር አለ። ይሄን ነው ቁልጭ አድርገው ያስረዱት ያለው። ከዛ በተጨማሪ
1: ለውጥ አለ በመንግስት በኩል እነሱ ሲያስረዱ ችግሩን ምናልባት እንደው ስብሰባ የተቀጠረ ወይም ውሳኔ ለመወሰን የተያዘ ቀጠሮ ይኖር ይሆን?
3: ቀጠሮ አይደለም። ነገሮችን ከቦታው ተገኝተው ማሰማታቸው ተጨማሪ እኔ ከምጠይቀው ደግሞ የበለጠም ኃይል ነው።
1: እንደው ጸጋ ሳልጠይቅሽ እንዳልቀር ነው ካለን ጊዜ አንጻር በርግጥ ያለሽን ምላሽ እንድትሰጪ ነው ጊዜውን ሰጥሽልኛለሁ ሁሉንም
3: አጭር ጊዜ ሆነ ያለው
1: የቄሶችን አልዘገየም ወይ እንደው አሁን አንቺ ቄሶች ጋር እንዳለሽ ቅርበት ክነሴት እንደገባሽ ያው ለቄሶች የሚያስፈልጋቸው ነገር ሁሉ ትሰራለሽ ነው ሁሉ እንትን ያው የሚጠብቀውና ቄሶች ለስንተኛ ጊዜ ነው አሁን ከጠቅላይ ሚኒስትሩ ጋር ያገናኘሻችሁ ለመጀመሪያ ነው ወይስ
3: ሁለተኛ ጊዜ ነው ጠቅላይ ሚኒስትሩ ጋር ካሁን በፊትን ተገናኝተዋል ከጦርነቱ በፊት እንደውም ተገናኝተው ያለውን ሁኔታ አስረድተዋል ተመልከች እኔ ሚኒስትር አይደለሁም የፓርላማ አባል ያለውን ችግር ታቀርባለሽ ለመንግስት ለአስፈጻሚ ኮሚቴ ያ ነው በዚህ መሰረት ያለውን ሁኔታ አቀርባለሁ ያለውን ሁኔታ ጠይቃለሁ ከዛ ተጨማሪ ደግሞ ራሳቸው መተው ሲናገሩ የበለጠ ኃይል አለው ችግሩን መብታቸውን ለተመለከተ ቀሳውስቶች እነሱም ደግሞ ባሊያውን ጉዳይ የመሳተፍ ፍላጎት አላቸው አሊያውን በተመለከተ በሁኔታው የሚንቀሳቀሱ ሰዎችም ራሳቸው መጥተው አስረድተዋል እናንተ በሬዲዮ አልተመለከታችሁትም እንጂ ይሄ ሁሉ በደንብ ፎላ ጊዜ ሰፊ ጊዜ እንድትሰጡኝ ያስፈልጋል ይሄን ማስረዳት አለብኝ ለምንድን ነው ብትይ ብዙ ሰዎች ነገሩን የተገነዘቡት አልመሰለኝም የሚናገሩትን በሙሉ ጸጋ አልሰራችም ጸጋ እንዲያደረገችም ያ አይደለም የሰራሁትን ቢናገሩ ደስ ይለኛል ያ ሳይሆን ለመመስገን ለመወገስ ሳይሆን በትክክል ነገሮች ማስረዳት ያስፈልጋል ለምሳሌ አሁን ወደ ኢትዮጵያ ስር ሰዎች ሊላኩን የሚያጣሩ ሰዎች ሚላኩተኝ አስሩን የገንዘብ ሚኒስትር ነው የሚመደበው ማለት ገንዘቡን የሚመደበው ምስራዳፕኒም ነው የሚልከው የት አካባቢ ነው የሚሄዱ ማጣራቱ በሚለው ለምሳሌ አብዛኛዎቹ የሚሄዱት ትግራይ አካባቢ ነው ይሄ ማጣራት አለ በሌሎች አካባቢም ይጣሩ ሊኖሩ ይችላሉ የተጣሩም እንዳሉ እናውቃለን ስለዚህ ብዙ ጊዜ በሬዲዮ እንዲህ ነገር ሲነሳ ከእናንተ መጠይቃችሁ አንድ ጥያቄ አለኝ ሰዎቹ በተደጋጋሚ ስለሚያነሱ ሰፊ ጊዜ ስጡኝና በደንብ ላስረዳ ገባሽ ይሄ ነው ያለው አሁን ትላንትና ቀን ብቻ አይደለም በማታው ስርጭትም የነሱም ተነስተዋል ገባሽ ስለዚህ መሆን ያለበት ትክክሉን እንዳስረዳ ሰፊ ጊዜ ያዙና
1: ለማስረዳት ጥሩ ነው
3: ያ ካልሆነ በዚህ አጋጣሚ ለወገኖቹ ማሳስበው በ140 ቴሌቪዥን ጣቢያ ይመልከቱ ብዙ በዛ ጉዳይ ብዙ ቀርባለሁ በሰፊው አስረዳለሁና በዚህ ማዳመጥ ይችላሉ መመልከት ይችላሉ ለምን ይሄ ጥያቄ አሁን የተነሳው 140 ቴሌቪዥን ጣቢያ ያዩ ሰዎች ናቸው ያነሱትና ሰፊ መልስ ሰፊ ገለጻ የሚፈልግ ሰው ካለ ስለሁኔታው የት ላይ እንደደረሰ ምን መደረግ እንዳለበት ነገር ግን ደስ የሚለው ቀሳውስቱ ከቦታ መንደኘታቸው በአሊያ ጉዳይ የሚንቀሳቀሱ ሰዎችም ተገኝተው ለጠቅላይ ሚኒስትሩ ሁኔታውን ቁልጭ አድርገው ከኔ በተጨማሪ መንገራቸው በጣም ተገቢ ነው ትክክል ነው
1: እንግዲህ ውጤት ደግሞ ይኖራል ብለን ተስፋ እናደርጋለን ጸጋ በተለይ 1226 ሰዎች ሁሌ ይነሳል የነሱ ጉዳይ እንደው አሁንም ብዙ አመታት ተቆጠረ
3: ተበከሽ በባዳት አለ ያበክሊታ ብዙ ይነገራል በባዳው መጥተው እኮ የሰሙት ሰዎች በሬዲዮ ሲመጡ እንዳልነበሩ አርገው ነው የሚያወሩት እና አሁን ምጠይቅሽ ወርቅነሽ ለሌላው ጊዜ ላንቺም ነው ለባልደረቦችሽ ምጠይቀው ጥያቄ የኔ ስም በተደጋጋሚ ከተነሳ ሙሉ ግልጽ አርገ እንዳስረዳ ሰፊ ጊዜ ያስፈልጋል ገባሽ አሁን የስርጭቱ ላይ 2 ደቂቃ ነው የቀረው
1: እንግዲህ አንቺ መነበርሽበት ነው ጸጋ ታውቃለሽ ጊዜው ብዙም ጊዜ ቢኖር አይበቃም
3: ነው ለማስረዳት ነው ያ አይደለም ከፈለጉ 140 ቴሌቪዥን ጣቢያ ይመልከቱ 140 ቴሌቪዥን ጣቢያ ሰፊ ጊዜ አለ እዛ ማየት ትችላላችሁ ይሄንን በተመለከተ ጥያቄ ያላችሁ ብታቀርቡላቸው ለአዘጋጆቹ ለአቅራቢዎቹም ያስረዳሉ እንጂ በዚህ በሬዲዮ ለሚቀርበው ስሜ ከተነሳ አይቀር ለወገኑም ትክክለኛ መስጥሄ ወይ መልስ መስጠት አለብኝ ገባሽ ይሄ ነው መሆን ያለበት ብዬ ነው ማስበውና ለሌላ ጊዜ ሰፊ ጊዜ ያስፈልገኛል
1: እሺ ክንሴት አባል ዶክተር ጸጋ ፈንታሁን በጣም እናመሰግናለን መልካም ምሽት ይሁንልሽ
3: ጤና ይስጥልኝ
1: የተከበራችሁ አድማጮቻችን የምሽቱ ስርጭታችን ይህን ይመስል ነበር ለቴክኒክ ባለሙያው ላሳፍ ሞስኮቪች ምስጋና ይድረሰው ፕሮግራሙ በመምራት ከእናንተ ጋር የቆየሁት ወርቅነሽ ሸቴ ነኝ ነገ ጧት 6 ሰዓት ላይ እንደገና እንገናኛለን በያላችሁበት ሰላም የሰፈነበት ጊዜ እንዲሆን እንመኛለን መልካም ሌሊት ነው